0: SBS, a world of difference. You're with SBS Tigrinya on mobile, online and on radio.
1: Is it some other lokum mobile, online and radio the mahalal of SBS Tigrinya? سلام سمعتنا سمعتي راديو اس بي اس نلوم يحامس 14 غنبت 2026 زدالنات حستو قربنا لنا نحد ساعات تنح مدبنا كفالتكم فلما حزبتات ابورجينن تورس ايلاندر نزلومي مدبنا محلال فول زلنا مريت طنتاويان بهلاويان وننتو مخانم افلتو كنبن فتو بزدما اس بي اس تغرينيا حزبتات ورانجرون واي وران نهاجر كلينن زحلفون زلون عبيت عدي كبرهيب ድሕር ዜና ነባሪ ኒውዚላንድ ዝኾነ ምርሃ ወልደ ሚካኤል ኣብ ከም ፖለቲካን ካልእን ኣብ ብዙሕ ኣውድታት ዝነጥፍ ብእንግሊዝኛን ብትግርኛን ፅሒፉ ዘሕተሞም ብዙሓት መፅሓፍቲ ዘለዎ እዩ ኣብዚ ዓመት 55 ጎድ ኤን ሉሲፈር ቤት ኦን ኣፍሪካን ኣልካቡላን እትብል ዓባይ መፅሓፍ ፅሒፉ ኣብ ዕዳጋ ኣቕሪቡ ኣሎ ብዛዕባ መፅሓፍቱ ዝምልከት ምስ መርሃዊ ዝተገብረ ዕላል ካልኣይ ክፋል ሎሚ ክነቕርቦ ኢና ብማሕበራት ስራሕተኛታት ጉጅለታት ማሕበራዊ ኣገልግሎትን ጉጅለታት ተኻረይትን ተቐባልነት ዝረኸቡ ዓበይቲ ለውጥታት ግብሪ ወይ ታክስ ሓዊሱ ዝቐረበ ናይ ፌደራል ኣውስትራልያ ባጀት ሒዝዎም ዘለዉ ቁም ነገራት እንታይ እዮም ነዚ ምልከት ሓደ ትሕዝቶ ድሕር ዜና ክቐርብ እዩ ልኹና ሰደደና ፀብጻቡን ኣሎ ባንክ ልምዓት ኣፍሪካ ምስ ኤርትራ ዝነበሮ ስትራቴጂካዊ ስምምዕ ኣሐዲሱ ቀዳማይ ሚኒስትር ኣብይ ምስ ፕረዚደንት ፈረንሳ ኢማኑኤል ማክሮን ናይ 54.6 ሚልዮን ዩሮ ልቓሕ ተሰማሚዖም ኣብ ኤርትራ ፍሉይ ልኡኽ ሰብኣዊ መሰላት ክቕፅልን ተሓታትነት ክሰፍንን ዘይመንግስታውያን ማሕበራት ትፀዊዐን ኣብ ክልል ቤንሻንጉል ጉሙዝ ዕጡቓት ብዝፈፀሞ መጥቃዕቲ ልዕሊ 20 ሰላማውያን ሰባት ምቕታሎም ተገሊጹ ኣሜሪካ ብእዋን ውግእ ትግራይ ኣብ ልዕሊ ኢትዮጵያን ቢራቶ ዝነበረት እገዳ ሰደድ ኣፅዋር ኣልዒላ ዝብሉ ክኾነ እዮም እዚ እውን ድሕር ዜና ዝቐርብ እዩ ንኹሉ መደባትና ንምክትታል ምሳና ሓቢርኩም ክፀንሕ ዝዕድመኩም ኣዳላውን ኣቕራብን ዝመደብ ብየነ ሰመረ ሕጂ ብቐጥታ ናብ ዕለታዊ ዜና نلومي عصر تربعة قمبت كل تشعن إسران شديسن سدالو زيناتا تقرمولكم فلما أرساتهم برزدنت أمريكا دونالد ترامب مس برزدنت جاينا شي جين بينغ نمزراب بيجينغ آتيو حلافي ودبت عنا علم دكتر تيدرو سادحانم قبر يسوس هاقرات نتوسخي كونتات لبدا هانتا فيروس كدالوا كمزلون أتنكيقو ኣውስትራልያዊ ኣትሌት ጎት ጋት ኣብዚ ወርሒ ነሓሰ ኣብ ኦሪገን ኣብ ዝካየድ ናይ ዓለም ኣትሌቲክስ ውድድር ናይ 200 ሜትሮ ከምኡን 4x400 ሜትሮ ናይ ምቅብባል ውድድር ክሳተፍ እዩ ፕረዚደንት ኣሜሪካ ዶናልድ ትራምፕ ምስ ፕረዚደንት ቻይና ሺ ጂንፒንግ ንምዝራብ ቤጂንግ ኣትዩ ኣብ ውሽጢ 9 ዓመት ሓደ ምራሕ ኣሜሪካ ናብ ቻይና ዝበፅሕ ዘሎ ናይ መጀመርያ ፕረዚደንት ዶናልድ ትራምፕ ኮይኑሎ እዚ ርክብ ዝመፀ ኣብዚ ትራምፕ ኣብ ልዕሊ እቲ ኣብ ኢራን ዘካየዶ ዘሎ ውግእን ነቲ ንዕዳጋታት ዓለም ዝዓንቀፈን ቁጠባዊ ዘይርጉፅነትን ዘስዓበን ቀፃሊ ምዕፃውን መፃቦ ሆርሙዝ ፀቕጢ ኣብ ዝግበረሉ ዘሎ እዋን እዩ ኣብቲ ዘተ ክልቲኦም መራሕቲ ብዛዕባ ቻይና ኣብ ልዕሊ ተሂራን ተሕድሮ ፅልዋ ዓብላ ዝዛዕባ ክኸውን ትፅቢት ኣሎ ቤጂንግ ሓንቲ ካብትን ኢራን ናብ ዘተ ክመልስኣ ዝኽእላ ሒደት ሓይልታት እያ ቻይና ኣገዳሲ ዲፕሎማስያዊ ሓገዝ ቅድሚ መብፅዓ ምእታዋ ግን ካብ ዋሽንግተን ሕድገታት ክትሓትት ትኽእል እያ ክብሉ ተንተንቲ ይገልፁ ብዛዕባ ታይዋን ንግድን ቴክኖሎጂን እውን ካብቲ ብዙሕ ዝርርባት ከም ዛዕባ ዝቐርብ ክኸውን ትፅቢት ይግበር ክልትኦም ወገናት ነቲ ርክብ ከደልድልዎ ተስፋ ዝገበሩ እኳ እንተኾኑ እቲ ርክብ ግን ኣብ መንጎተን ኣብ ዓለም ዘለዋ ክልተ ዓበይቲ ሓይልታት ንዘሎ ብርታዕ እውን ዝፍትን ምዃኑ እዮም ተዓዘብቲ ዝገልፁ እቲ ተኣፋፊ ዝኾነ ምቁራፅ ተኽሲ ካብ ዝጅምር ንድሓር ልዕሊ ሓደ ወርሒ እኳ እንተፀንሐ ኣብ መንጎ ዋሽንግተንን ተሂራንን ዝግበር ዝርርብ ኣብ ሰንፈላል ይርከብ ኣሜሪካ ነቲ ኢራን ዘለዋ ናይ ኒኩሌሳዊ መደባታት ጠንጢና ኣብ መፃቦ ሆርሙዝ ዘለዋ ወጥሪ ከተፈኩስ እያ ትደሊ ተሂራን ብወገና ካሕሳ ውግእ ክትሓትት ከላ እቲ ኣሜሪካ ገይራቱ ዘላ ዕፅዋ ክትከፍትን ኣብ መላ እቲ ዞባ ውግእ ደው ክብልን እያ ትሓትት ዘላ እቲ ግጭት ንቁጠባ ኣሜሪካ እውን በዲህዎ እዩ ዘሎ በዚ ድማ ዝለዓለ ናይ ፀዓት ወፃኢታት ብምውሳኹ ናይ ዝቕባበ ሻቕሎት ወሲኹ ይርከብ። ፕረዚደንት ዶናልድ ትራምፕ ቀንዲ ኣተኩርኡ ኢራን ኒኩለሳዊ ኣፅዋር ንኸይትሕዝ ኣብ ምዕጋድ ጥራይ ከም ዝኸውን ብምግላፅ ኣሜሪካውያን ብዛዕባ ቁጠባ ኩነታቶም እንታይ ከም ዝስምዖም ከምዘየተሓሳስቦ ገሊጹ። ቁሩብ እዋን እንተኾነ ዘሕስበኒ ኣይኮነን። ብዛዕባ ኢራን ክዛረብ ከለኹ እቲ እንኮ ዘገድሰን ነገር ኒኩሌሳዊ ኣፅዋር ክህልዎም ኣይክእልን እዩ። ብዛዕባ ናይ ኣሜሪካውያን ናይ ገንዘብ ኩነታት ኣይሓስብን እየ። ብዛዕባ ዝኾነ ሰብ ኣይሓስብን እየ። ሓደ ነገር ግን ሓስብ፣ ኢራን ኒኩሌሳዊ ኣፅዋር ክህልዋ ከነፍቅደላ ኣይንኽእልን ኢና። እዚ ኩሉ እዚ እዩ። እዚ ጥራዩ ነዚ ክገብር ደሪኹኒ። ቅድምቲ ብምሽምጋል ኣሜሪካ ብመንጎ ኢራንን ሕዝቡላህን ንሳልሳይ ዙርያ ዝካየድ ዝርርብ እስራኤል ኣብ ደቡባዊ ሊባኖስ ኣብ ልዕሊ መካይን ብዘካየደቶ ተኸታታሊ መጥቃዕቲ 12 ሰባት ተቐቲሎም። ትኪ ኣብ ደቡባዊ ሊባኖስ ክተክኽ ተራእዩ ምስ ኩናት ኢራን ዝተሓሓዝ ግጭት ሰራዊት እስራኤል ኣብ ዶባት ሰፊሮም ይርከቡ። እዚ ከምዚ ኢሉ እንከሎ ሕዝቡላህ እቲ ኣዛዚ ናይቲ ፍሉይ ሓይሉ ዝኾነ ራድዋን ዝሓለፈ ሰሙን ኣብ ደቡባዊ ክፋል ቤይሩት ኣብ እተካየደ መጥቃዕቲ እስራኤል ከም ተቐትለ ገሊጹ ኣሎ። ተኽሲ ደው ምባል ዝሓለፈ ወርሒ እኳ እንተተገብረ ሓይልታት እስራኤል ነቲ ከም ፀጥታዊ ዞባ ኢሎም ዝገልፅዎ ኣብ ደቡባዊ ሊባኖስ ሕዝቡላህን እስራኤልን ተኽሲ ካብ ምልዋጥ ዓዲ ይውዕሉን። ምክትል ኣፈኛ ናይ ውድብ ሕቡራት ሃገራት ዋና ፀሓፊ ፋርሃን ሓቅ እቲ ውድብ ብዛዕባ ድሕነት ዓቃብ ሰላም ስክፍታ ከም ዘለዎ ገሊጹ። ሓላፊ ውድብ ጥዕና ዓለም ዶክተር ቴድሮስ ኣድሓኖም ገብረ የሱስ እቶም ካብታ ብምክንያት ምልባዕ ሃንታ ቫይረስ ተዓሽጋ ዝቐነየት መርከብ ንናብ ዓዶም ዝተመልሱ ገያሾ ናብ ካልእ ቦታ ክጉዕዙ ምስ ጀመሩ ሃገራት ንተወሳኺ ኩነታት ልብዳ ሃንታ ቫይረስ ክዳለዋ ከም ዘለዎን ኣጠንቂቑ። ዶክተር ቴድሮስ እስጳኛ ነታ ሓደጋ ዘጋጠማ መርከብ ስለ ዝተቐበለት ኣመስጊኑ ሰበስልጣን ውድብ ጥዕና ዓለም ንዝህብዎ መኽሪ እንተላይ ን42 መዓልቲ ኣብ ውሸባ ዝፀንሕሉ እዋንን ኣብ ሓደገኛ ኩነታት ንዝፀንሑ ሰባት ክከታተልዎም ከም ዘለዎም ፀዊዑ። ንሱ ዓለም ካብ ለበዳ ኮቪድ ቫይረስ ኣገዳሲ ትምህርትታት ረኺባ ኣላ ይብል። ንተሳፈርቲ ብሰላም ናይ ምውራድ መስርሕ ብዓወት ከም ዝተዛዘመ እውን ይገሊፁ።
2: We should learn from this operation what has been done well and what were also the weaknesses identified because there should be a constant learning.
1: ቀጻሊ ትምህርቲ ኩሉ ስለ ዘለዎ ካብዚ መስርሕ እዚ እንታይ ፅቡቅ ከም እተገብረን እንታይ ድኽመታት ከም ዝነበረን ክንምሃር ኣለና። ለውጢ ቀጻሊ ክኸውን ኣለዎ። ምምሕያሽ ቀጻሊ ክኸውን ኣለዎ። ሃገራት እውን ከምኡየን ዝርእኦ። ስለዚ ኢና ኣብ ትምህርቲ ኮቪድ ተመርኪስና ነቲ ስርዓት ከነመሓይሾ ንፅዕር ዘለና። ኣውስትራልያዊ ኣትሌት ጎት ጋት ኣብዚ ወርሒ ናሓሰ ኣብ ኦሪገን ኣብ ዝካየድ ናይ ዓለም ኣትሌቲክስ ውድድር ናይ 200 ሜትሮ ከምኡን 4x400 ሜትሮ ናይ ምቅባል ውድድር ክሳተፍ እዩ። እዚ ወዲ 18 ዓመት ኣትሌት ኣብ ናይ 200 ሜትሮ ማዕርግ ብምዕዋት ንዩሴን ቦልት ንክበልፆ ኣብ ዝገብሮ ዘሎ ፃዕሪ ኣባልታ 75 ሓያላት ኣውስትራልያውያን ዝሓቐፈት ጋንታ ኮይኑ ክወዳደር እዩ። ኣብ ዝሓለፈ ወርሒ ኣብ ሲድኒ ኣብ ተገብረ ናይ ኣውስትራልያ ውድድር ጎት ኣብ ናይ ትሕቲ 20 ዓመት ውድድር ንዘሎ ክብረ ወሰን ዓለም ብምስባር ብ19.67 ካልኢታት ተዓዊት እዩ። ሎሚ ዘሎ ኩነታት ኣየር ቀንዲ ከተማታት ኣውስትራልያ ኣብ ፐርዝ ፀሓይ ክውዕል ዝለዓለ 25፣ ኣብ ኣደላይድ ፀሓይ ዝለዓለ 24፣ ኣብ መልበርን ፀሓይ ክውዕል ዝለዓለ 21፣ ኣብ ሆባርት ደበና እዩ ዝለዓለ 18፣ ኣብ ካምቢራውን ድብንብን ዝበለ መዓልቲ እዩ ዝለዓለ 18፣ ኣብ ሲድኒ ክዘንብ ዝለዓለ 22፣ ኣብ ብሪስበን ዝለዓለ 24፣ ኣብ ዳርዊን ብከፊል ደበና ዝለዓለ 34። ሓደ ናይ ኣውስትራልያ ዶላር ሎሚ 73 ሳንቲም ናይ ኣሜሪካ ዶላር ከምኡን ሓደ ናይ ኣውስትራልያ ዶላር 114.24 ሳንቲም ናይ ኢትዮጵያ ብር ይሽረፍ ኣሎ። ዜና ወዲና ኣለና።

0: بسحو
1: sbs.com.au/audio SBS Radio.
2: ብማሕበራት ሰራሕተኛታት ጉጅለታት ማሕበራዊ ኣገልግሎትን ጉጅለታት ተኻረይትን ተቐባልነት ዝረኸቡ ዓበይቲ ለውጥታት ግብሪ ሓዊሱ ፌደራል ባጀት ተዋሂቡሎ ማሕበራት ኢንዱስትሪ ግን እቲ ለውጢ ኣብ ግብሪ ንንግዲ ሕማቅ ክኸውን ኢሎም ስክፍታታቶም ኣልዒሎም ኣለዉ ንርትዓውነትን ፊስካላዊ ተኣቅቦን ከመይ ጌርካ ተመዛዝኖም ዝብሉ ክትዓድ ድማ ይቕፅሉ ተሓዚ ሕሳብ መንግስቲ ትሬጀረር ጂም ቻልመርስ ነቲ ሓምሻይ ፌደራል ባጀቱ ኣብ ዙርያ ርትዓውነት ወይ ፍትሓውነት እዩ ቀሪፅዎ እኳ ደኣ ግሎባዊ ቁጠባዊ ዘይምርግጋእ ንኣድላይነት ምትዕርራይ ወይ ሪፎርምን ተኣቅቦ ካብ ወፃኢታት ገንዘብን ከምዚ ድንፍዕ ገይርዎ ኢሉ ብምክርኻር ንሱ እዚ ባጀት ንዕዳ ሕፅረት ወይ ደፊሲትን ኣድላይነት ምሕጋዝ ኣብ ወፃኢታት ናብራን ሚዛን ዝሕሉ እዩ
3: ይብል
2: ኔጋቲቭ ጊሪንግ ንመንበሪ ኣባይቲ ካብ ሓምለ ዝመፅእ ዓመት ናብ ሓደስቲ ዝህነፁ ጥራይ ክንድርቶ ኢና ምቕራፅ ሓቀኛ መክሰባት ወይ ሪል ጌንስ ተመሊሱ ከም ዝስራሐሉ ንምግባር ነቲ ናይ 50% ቅናስ ቀረፅ ካብ መክሰብ ርእሰ ማል ወይ ካፒታል ጌንስ ታክስ በቲ ብመጠን ዝቕባበ ዝመዓረረ መለክዒ ኢንፍሌሽን ኣጃስትድ ኢንደክሴሽን ክንትኮ ኢና ድሕሪ ናይ ሰሙናት ግምታት ዝርዝራት ለውጥታት ናብ ወፍርታት ኣብ ኣባይቲ ከመይ ይቕረፁ ተገሊፆም ኣለዉ ዶክተር ቻልመርስ ከባቢ 75,000 ኣውስትራላውያን ገዛ ክህልዎም ክሕግዙ እዮም ይብል እዚ ንስርዓተ ግብሪ ዝያዳ ርትዓውን ሓያልን ንሰራሕተኛታት ንግድታት ቀዳማይ ኣባይቶም ንዝገዝኡን ንመጻኢ ወለዶታትን ይገብሮ እዚ ኣብ መንጎ ወለዶታት ዝህሉ ሓላፍነታትና ሓንጎፋ ኢልና ብምቕባል ንፀቕጥታት ናይ ሕጅን ኣብዝን መልሲ ንምሃብ እዩ እዞም ለውጥታት ካብ ሓምለ 227 ኣብ ዝተሓተ 30% ቀረፅ ኣብ መኽሰባት ካብ ርእሰ ማል ወይ ካፒታል ጌንስ ዝተመርኮሱ ወይ ዝሕሰቡ ክኾኑ እዮም ዋላ እኳ ምስ ድፊኢት መንግስቲ ንምውሳኽ ቀረብ ኣባይቲ ዝሰምር ሓደስቲ ዝህነፁ ናይ 50% ቅናስ ምስሓቦም ወይ ምርካቦም ክቕፅሉ እንተኾኑ ናይ 2 ቢልዮን ዶላር ንምህናፅ ትሕተ ቅርፂ ማለት ከም መንገድን መተሓላለፊ ረሳሕ ፈሳስን ንምሕጋዝ ዝተኣትዎ መብፅዓ ብሓጎስ እንተተቐበሉ እኳ ዋና ኣካየዲ ቤት ምኽሪ ኣባይቲ ኣውስትራልያ ፕሮፐርቲ ካውንስል ኦፍ ኣውስትራልያ ማይክ ዞርባስ እዞም ለውጥታት ኣብ ቀረፅ ወይ ግብሪ ነቲ መሰረታዊ ፀገም ማለት ንቐረብ ክፈትሕዎ ምዃኖም ይጠራጠር ኣብ ምፍጣር ሓደስቲ ኣባይቲ ዕውት ክኸውን ተስፋ ዝገብረሎም ዓበይቲ ምጥላዓት እዮም ግን ናይ ቀደም ትንበያና ወይ ሞዴልና ከምኡ ኣየመልከተን እቲ ናይ ቀደም ትንበያና ወይ ሞዴል እዩ ዘመልክቶ ኣንጻራዊ ዝኾነ ጽልዋ ክህልዎም ምዃኑ እዩ ዋና ኣካየዲት ቤት ምኽሪ ማሕበራዊ ኣገልግሎታት ኣውስትራልያ ካሳንድራ ጎልዲ ነዚ ኣትኩሮ ኣብ ርትዓውነት ብሓጎስ ተቐቢላቶ ኣነ ቅድም ቀዳድም ነቶም ምቕናስ ወይ ምጉዳል ግብሪ ኣብ ፈርቲ ኣባይቲ ኣብ መወዳእትኡ ምእላዩ ንመንግስቲ ብሓጎስ ይቕበሎ ንኣዝዩ ነዊሕ እዋን ምቕናስ ኣብ መኽሰብ ርእሰ ማል ወይ ካፒታል ጌንስ ዲስካውንትን ኔጌቲቭ ጊሪንግ ኣረንጅመንትስን ዋጋ ኣባይቲ ዘይከኣል ንክኸውን ከጓሃሩ ጸኒሖም እዮም ኣብዚ ሃገር እናዓበየ ዝኸይድ ዘሎ ዘይምምዕርራይ ሃብቲ እውን ከጓህርዎ ጸኒሖም እዮም መንግስቲ ነቲ ማሕበረሰብ ሰሚዕዎ ንበርገሳዊ ማሕበራት ብርግፅ ሰሚዕዎም ፕሬዚደንት ቤት ምኽሪ ማሕበር ሰራሕተኛታት ኣውስትራልያ ሚሸል ኦኒል እዚ ንመጻኢ ፍልሊ ዘምፅእ ኣገዳሲ ስርዓታዊ ለውጢ ምዃኑ ትሰማማዕ እዚ ኣብ ኣውስትራልያ ብሓቂ ዘይርትዓዊ ኮይኑ ዝፀንሐ ነገር እዩ ብልክዕ ካብ ሃብቲ ንላዕሊ ንስራሕ ክንቀርጾ ወይ ግብሪ ከነኽፍሎ ጸኒሕና ኢና ስለዚ ነቲ ኣብዚ ዘሎ ሚዛን ክንቅይሮ ዝነበረና ሓደ ኣገዳሲ ስጉምቲ እዩ እቲ ካልእ ድማ እዞም ሓደስቲ ዝኽፈሉ ዝተሓቱ ግብርታት ኣብ ሓደ ቁሙጥ ገንዘብ ንብረት ወይ ብርኪ ንተጠቀምቲ ናይ ምምቕራሕ ስልጣን እውን ዘለዎ ተሓዘ ኣካል ወይ ትራስቲ ዲስክሬሽነሪ ትራስትስ ምህላዎም እዩ እዞም ለውጥታት ንሓደ ዝተሓተ 30% ግብሪ ኣብ ቁሙጥ ገንዘብ ወይ ንብረት ወይ ብርኪ ንተጠቀምቲ ናይ ምምቕራሕ ስልጣን እውን ዘለዎ ተሓዘ ኣካል ወይ ትራስቲ ካብ ሓምለ 228 ዘካትት እዮም እዚ ስጉምቲ ኣብ ናይ 5 ዓመታት እዋን 4.5 ቢልዮን ዶላር ከምፅእ ትፅቢት ይግበር። እዚ መዐቀኒ ፍትሓውነት እውን እዩ። ምክንያቱ ሰባት ንኣብነት ንሓደ ኣዝዩ ጎራሕ ተሓዚ ሕሳብ ግብሪ ወይ ታክስ ኣካውንታንት ክቆፅሩ ዓቕሚ እንተሃልይዎምን ገንዘብ እንተለዎምን ነቲ ዝኽፈል ግብሪ ኣብ ዝተፈላለዩ ኣባላት ቤተሰብ ፋሕ ክብል ክገብሩ ፀኒሖም እዮም። ክሳብ ኣዝዩ ዝተሓተ ግብሪ ወይ ዋላ ሓደ ግብሪ ዘይክፈለሉ ማለት እዩ። ሰራሕተኛታት ወይ ዝሰርሑ ሰባት ግን ግብሪ ይኸፍሉ። ንነብሲ ወከፍ ሰዓት ዝሰርሕዋ ግብኦም ዝኾነ መጠን ይኸፍሉ። ህላወ ናይ ሓደ ቕሙጥ ገንዘብ፣ ንብረት ወይ ብርኪ ንተጠቀምቲ ናይ ምምቕራሕ ስልጣን እውን ዘለዎ ተሓዘ ኣካል ወይ ትራስቲ ዲስክሬሽነሪ ትራስትስ ብተወሳኺ ንኣሽቱ ዋኒናት ንግዲ እውን ይጥቀሙሎም እዮም። ንካፒታል ጌንስ ታክስ ናብ ካልእ መተካእታ ንብረት ምስግጋር ወይ ሮል ኦቨር ሬሊፍ ካብ ዲስክሬሽነሪ ትራስት ወፅአን ዳግመ ምትዕርራይ ክገብራ ዝደልያ ንኣሽቱ ዋኒናት ንግዲ ተቐሪቡለን ኣሎ። ሓደ ዓመት ቅድሚ ዚ ሓድሽ ዝተሓተ መጠን ግብሪ ምትግባሩ ዝጅምር ማለት እዩ። እንተኾነ ግን ግዜያዊ ዋና ኣካያዲ ጨንፈር ንግድን ኢንዱስትሪን ኣውስትራልያ ዴቪድ ኣሌክሳንደር እዚ ባጀት ንኣውስትራልያውያን ንግድታት ዘየሐጉስ ወይ ተስፋ ዝቑረፅ ክኸውን እዩ ኢሉ። ምስ ጂም ቻልመርስ ዝጻረር ንሱ እዚ ባጀት ፍርያምነት ወይ ፕሮዳክቲቪቲን ወፍሪ ወይ ኢንቨስትመንትን ክብክብሉ ኣይገብርን እዩ ይብል።
0: Unfortunately, there are some measures in this
2: budget. ሕማቕ ኣጋጣሚ ኮይኑ ገለ ስጉምትታት ኣለው ኣብዚ ባጀት ኣብ ንግዲ ኣሉታዊ ፅልዋ ክህልዎም ዝኾነ ብፍላይ ንንኣሽው ንግድታት ምቅያራት ኣብ ካፒታል ጌንስ ታክስ ኣብ ልዕሊ ወፍሪ ኣብ ኣውስትራልያ ፅልዋ ክህልዎም እዩ። ንብዙሓት ወፍርታት ድማ ናብ ካልኦት ሃገራት ክሰዶም ወይ ክህድሞም እዩ። ግብርታት ኣብ ልዕሊቶም ትራስትስ እውን ኣለው። ብዙሓት ንኣሽ ዋኒናት ንግዲ ትራስትስ ይጥቀሙ። በዚ ኣዝዩ ዓብዪ ነገር ዝተፅዓኖም ድማ ኣታዊታቶም ክትንከፍ እዩ። ዋና ኣካያዲ ኣውስትራልያን ኢንዳስትሪ ግሩፕ ኢነስ ዊሎክስ እውን ምቅያራት ወይ ለውጥታት ኣብ ግብሪ ንንግድታት እንታይ ማለት እዮም ሻቕሎት ኣለዎ። እዚ ባጀት ኣተኣታትዎም ዘሎ ንግብሪ ዝምልከቱ ስጉምትታት ሕጂ ንካፒታል ጌንስ ታክስ ኣብ ዝምልከት ንዓና ኣብ ዓለም ዝለዓልና ሃገር ይግብርና። ንግብሪ ኣባታዊ ኢንካም ታክስ ኣብ ዝምልከት ካብቶም ዝለዓሉ ኣብ ዓለም፣ ንኮርፖሬት ታክስ ድማ ካብቶም ዝለዓሉ ኣብ ዓለም። ንሕና ሕጂ ሓደ ካብቶም ዝለዓለ ግብሪ ወይ ቀረፅ ዘለዎም ሃገራት ኣብ ዓለም ኢና። ጂም ቻልመርስ ኣውስትራልያውያን ሰራሕተኛታት ካብዚ ባጀት ልዑል ዝኾነ ሕድገታት ኣብ ግብሪ ክረኽብዮም ይብል። ንሓደ ማእከላይ ሰራሕተኛ ኣብ 2028 ክሳብ ልዕሊ 2800 ዶላር ዝድመር ማለት እዩ። ሓደ ካብዚዮም ስጉምትታት እቲ ናይ 250 ዶላር ወርኪንግ ኣውስትራልያንስ ታክስ ኦፍሴት መካሓሐሲ ግብሪ ንሰራሕተኛታት እዩ። እዚ በዕሉ ወይ ኣውቶማቲካሊ ኣብ ተመላሲ ግብሮም ወይ ታክስ ሪተርን ንልዕሊ 13 ሚልዮን ሰራሕተኛታት ካብ ካልኣይ መፋርቕ ናይ ዝመፅእ ዓመት ዝመፀሎም እዩ። እዚ ንብዙሓት ብሓጎስ ዝቕበልዎ ዜና ክኸውን እዩ። ካሳንድራ ጎልዲ ግን እቲ ገንዘብ ኣብዝ ሓሸ ክውዕል ምኽኣለ ነይሩ ዶ ክትብል ተሓትት። ንሕና መንግስቲ ነዚ መካሓሐሲ ወርኪንግ ኣውስትራልያን ታክስ ኦፍሴት ቀዳምነት ምሃቡ ጌጋ ዝኾነ ውሳነ እዩ ኢልና ንሓስብ። 3 ቢልዮን ክወፀ እዩ። 250 ዶላር ንደሞዝ ዝኽፈሉ ሰባት ክህብ እዩ። እዚ ግን ንነብሲ ወከፍ ኣብ ዝኽፈል ስራሕ ዘሎ ምዃኑ ንዘክር። ኣብቲ ሚዛን ኣታዊታት ኣብ ላዕሊ ዘለዉ ከባቢ 4 ሚልዮን ሰባት ኣታዊታቶም ኣዝዩ ታሕቲ ብምዃኑ ኣብቲ ግብሪ ዝኽፈለሉ መጠን ዘይበፅሑ ወይ ዘየማልኡ ግን ኣለውና። ካብዚ ወርኪንግ ኣውስትራልያን ታክስ ኦፍሴት ዝረኽብዎ ወላ ሓደ የብሎምን። እቲ ተሓዚ ሕሳብ ኣብዚ ባጀት ከበድቲ ውሳነታት ክውሰኑ ነይርዎም እዩ። ኣንጻርቶም ብኩናት ኣብ ማእከላይ ምብራቕ ዓቀብቲ ወይ ፕሮቴክሽኒስት ኣካይዳታት ንግዲ ከምኡ ውን ካልኦት ምንዋፃት ተወሊዖም ንላዕሊ ዘንቀዓርሩ ዘለዉ ዋጋታት ነዳዲ ይብል። እዚ ባጀት ብተወሳኺ ኣቐዲሞም ዝተገልጹ ዓበይቲ ዝተመደቡ መብፃዕታት እውን ዘካትት እዩ። 53 ቢልዮን ንምክልኻል ንዝመፅእ 10 ዓመት፣ 10 ቢልዮን ናብ ውሕስነት ነዳዲ ከምኡ ውን ሓደ ዓብዪ ስምምዕ ምወላ ኣብ ጥዕና ምስ ግዛኣታዊ መንግስታትን። እቲ ትሬጀረር 63.8 ቢልዮን ዶላራት ተዋህሊሉ ዝቕመጥ ወይ ሴቪንግስ ከም ዘሎ ተዛሪብሉ። ግን ዝበዝሐ ካብዚ ዝመፀ ካብቲ እናዓበየ ዝኸደ ወፃኢታት ኣብ ኤንዲኣስ ዝተቆርፀ እዩ

0: 250 ዝኽርናጽነት ኣሜሪካ ኣብ ዝተኻየደ ጽምብል ከም ናይ ክብሪ ጋሻ እዩ ተሳቲፉ ኣብቲ ብኤምባሲ ኣሜሪካ ብስምራ ዝተኻየደ ስነ ስርዓት ፈጻሚት ጉዳያት ክሪስቲን ሜር መደረ ከም ዘስምዐት እቲ ኤምባሲ ዘውፅኦ ሓበሬታ ጠቒሱ እዩ ንባድ ክብርታት ናጽነት ዴሞክራሲን ሽርክነትን ሓበራዊ ምክብባርን 250 ዓመታት መራሒ ኣሜሪካ ከም ዝነበረ ብምግላጽ ኣብ መንጎ ህዝብታት ኣሜሪካን ኤርትራን ዘሎ ርክብ ንምሕያል ክሰርሑ ምዃኖም እተላዕለወይቲ ዲፕሎማሰኛ እቲ ኤምባሲ ገሊጻ እያ ካልእ ሰበስልጣን መንግስቲ ኤርትራ ኣብዚ ዝተኻየደ ጽምብል ከም ዝተሳተፉ እውን እቲ ኤምባሲ ሓቢሩ እዩ ኣብ ኤርትራ ፍሉይ ልኡኽ ሰብኣዊ መሰላት ክቕፅል እንተሓታትነት ክሰፍንን ዘይመንግስታውያን ማሕበራት ፀዊዐን መበል 22 ስሉዕ ኣኼባ ባይተ ሰብኣዊ መሰላት ሕቡራት ሃገራት ፍሉይ ልኡኽ ሰብኣዊ መሰላት ኤርትራ ስልጣኖ ክሕደስን ጉዳይ ተሓታትነት ክቕፅልን ዘይመንግስታውያን ማሕበራት ፀዊዒ ተቕሪበን እዚ ብ31 ዘይመንግስታውያን ኣህጉራውያን ማሕበራት ዝተጻሓፈ ደብዳቤ ናብቶም ኣብ ጀኔባ ዝርከቡ ቋም ተወከልቲ ኣባላት ሃገራት ተዓዘብትን ዝተለኣኸ ምዃኑ ተገሊጹ ኣብቲ ካብ 15 ሰነ ክሳብ 10 ሓምለ 2026 ዝካየድ ስሩዕ ኣኼባ ባይቶ ሰብኣዊ መሰላት ሕቡራት ሃገራት እቲ ባይቶ ንስልጣን እቲ ፍሉይ ልኡኽ ዘናውሕ ጽኑዕ ውሳነ ክሕልፍ እተን ማሕበራት ኣተሓሳሲበን ኣለዋ እዚ ዘይ መንግስታውያን ማሕበራት ቅድሚ መበል 62 ስሩዕ ኣኼባ ባይቶ ሰብኣዊ መሰላት ደብዳቤ ንምጽሓፍ ዝተገድዳሉ ቀንዲ ምኽንያት ነቲ ስልጣን ፍሉይ ልኡኽ ንምሕዳስ ዝካየድ ዲፕሎማስያዊ ምንቅስቓስ ንምጽላው ምዃኑ ተገሊጹሎም ስልጣን እዚ ብብዓመቱ ክሕደስ ስለ ዘለዎ እቲ ደብዳቤ ነቶም ቆምቲ ወከልቲ ሃገራት ንጹር መርትዖታት ንምቕራብ ዝዓለመ ምዃኑ እውን ሎሚ ዓመት ምስ መበል 25 ዓመት ማእሰርቲ ጉጅለ 15 መበል 10 ዓመት ፀብጻብ ኮሚሽን ምርመራ ንምግጣሙ ነቲ ጉዳይ ዝያዳ ህፁነት ሂብዎ ይርከብ ተባሂሉ ኣሎ እዘን ማሕበራት ነዚ ታሪካዊ ኣጋጣሚ ብምጥቃም እቲ ኣብ ልዕሊ ዲያስፖራ ኤርትራውያን ዝካየብ ዘሎ ዝተባሃለ ስግግረ ደቡባዊ ፀቕጢ ኣብቲ ኣህጉራዊ ዝተዓብ ቦታ ክረክብን ኩነታት ሰብኣዊ መሰላት ኤርትራ ካብ ኣቓልቦ ዓለም ከይወፅእን ይፅዕራ ከም ዘለዋ ተገሊጹ ኣሎ እቲ ደብዳቤ ኣብ ኤርትራ ብሰብ ስልጣን እቲ ሃገር ይፍፅም ኣለዎ ዝብሎም ግሰት ሰብኣዊ መሰላት ብፅኑዕ ክኾነን ዝሓተት እዩ ኤርትራ ነዚ ኣብ ሰብኣዊ መሰላት ኣተኪሩ መርመራ ዘየካይድ ወኪል ሕቡራት ሃገራት ካብ ንውዕ እዋነት ሒዛ ክትቃወሞ ከም ፅንሐት ዝፍለጥ እዩ
1: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
2: Starting a new life in Australia isn't easy.
3: A lot of companies have rejected me.
4: Sometimes I feel like, oh, I'm gonna quit, I've give up.
2: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
5: sbs.com.au/tigrinya ኣብ ኦንላይን ወትሩ ትበፅሕዎ መርበብ ሓበሬታ ይኹን እዋናዊ ዜናታት ዛዕባታትን መዘናግዒታትን ኣብ sbs.com.au/tigrinya ርኸቡ sbs ትግርኛ ምስማዕ ዓጊብኩምሉ ዶ ኣብ ፌስቡክና ኣቲኹም እቲ ዝርርብ ቀጽልዎ ሓሳብኩም ኣካፍሉን ላይክ ግበሩናን sbs ትግርኛ ኣብ ፌስቡክ
6: ነባሪ ኒውዚላንድ ዝኾነ ምርሃ ወልደ ሚካኤል ኣብ ከም ፖለቲካን ካልእን ኣብ ብዙሕ ኣውድታት ዝነጥፍ ብእንግሊዝኛን ብትግርኛን ፅሒፉ ዘሕተሞም ብዙሓት መፅሓፍቲ ዘለዎ እዩ ኣብዚ ዓመት 55 ጎድ ኤንድ ሉሲፈር ቤት ኦን ኣፍሪካን ኣልካቡላን እትብል ዓባይ መፅሓፍ ፅሒፉ ኣብ ዕዳጋ ኣቕሪቡ ኣሎ ብዛዕባ መፅሓፍቱ ዝምልከት ምስ መርሃዊ ዝተገብረ ዕላል ካልኣይ ክፋል ሎሚ
7: ናይ ሰባት ዝተፈላለየ ስታይ ዘሎ እቲ ፀገም ናህና ከዓ ንከም ፀሓፍቲ ባዕልኻ ፀሓፊ ትኸውን ባዕልኻ ኣሕታም ትኸውን ባዕልኻ ዘርጋሒ ትኸውን እዚ እውን ንርእሲኡ ካልእ ሕማም እንዲ ምክንያቱስ ፀሓፋይ ይኸውን ዘለዎ ሞይ ውሳያቲ ካልእ ናይ ካልእ ስራሕ ክኸውን ዝግብኦ ብዙሕ ኣብዚ ንህሰ ኢና መስለኒ ማለት መፅሓፍካ ምዕጋብካ እውን ሓደ መዓልቲ ከምዝትስእ ፍሉጥ እዩ ብፍላይ እዛ ናይ መወዳእታ ፅሒፍካ ዘለካ ግን ኪንዮ ናይ ኤርትራ ኪንዮ ናይ ኢትዮጵያ ንምሉእ ኣፍሪቃ እውን ዝምልከት ፅሕፍቲ ኮይነ ያ ረኪበያ ማለት ጣምጣሚ ኢለየንቢብያ ብጣዕሚ عميق ببزح نجر مالتي بوليتيكا وقطباوي كونتات نايتي حبرتسب نايح بحفشة تأفريقا وحبرتسب تدسس نتزلو تقاماتون بقروم زخانة لبول داو ملك از انتخاز لخا قرب ابتي مجمرة نقافي تازلاني تي اتقبر مالس ربشني إذا حمسان حمشني الكاز لها بزح أي رداء كان يخمز نايت ناتي ملكتون مسيل النفط مجمرة انتاك بلي ديلي حمسان حمشن مخانس ولا أي ترداء كالون تصحفون قول لوسيفر بيت اون أفريكا الكابول زبل نوح كستعلو سلازي عبد قرب تنقاق مدلي الكارل حس مالت سون حاد ترالوان دين خفلات كالتفو ساب كاتشيرو كومو كم كم كمانا تقللو انتي انت كحدر سلازي درخون نازي احسب كالون دي خاخون كاويس تبوق كوين سلازي راك بخمزي تاكا تا قبرنا تا مصحاب جيركا
8: و تي قبر كمزي بخلت شنو خيو تي كمزي بالكايو الرئيتوهات تماسع الرئيتوهات زي نبرم نيرم زي قبر زهار زي الوانت نوي حاب بوستون قبر نيرا فيسبوك قدمي محتام زي مالتي سبات رئيتوه بنيرم والاك رئيو ورئيك بلو خلو ناي كمزي مثل نازي ناي زمثل غليل كوني الازدياء زلو نفس وكف حبري مالتي كوني الكاس غمتي نفس وكف فونتون مالتي ولايت حمسان حموشتن زولن عجت تحستو او وشتي زلو قربتي من واحد تاريسكي زنبت مور كمان تقود وكاقات ان لسيفا بيرون تغل الكابلاني حجت افريكا يتنببنيا هنياتو تحاسي سالة purposely in Africa takata da alkoblan ketkai ti ulama zello hijziya ke risk near wana gezar samhniatu hada bizgizezi amlahan seitan ktebul kallaha galu isaba amlahan seitan de amnalo galallo hijziya an rihay kham bika hana za amnen ze amnen aykona sente gedes gen estirkirt ab mongo khultiyom klete rivals zello way evil and good zello flili mukhanu nem raiz hijat binati waga ya gere is hij subtitle title ikonan malati so ta title ta ketfletalan hamsan hamshan ya tuzanta ati turguma tuz uchtuzanta izolo ana khnagro foda dilo ikon kul malati zizi ati hebre galagan tim msalun anati zanta kalti tirtar familiar zona hangolna rika blo kholo ntair lo saada tsalim qayihir lo እስቲ ጸሊም ቅርጽ ይናይ ናዚዝ መስል ዝበልካት በሐሙሽታት ዘሎ ስለምንታዩ ተገይሩ ዘሎ ስለምንታዩ አንተን ሐሙሽታት ቆሙ ኮይነን ተፈናትተን ዘሎ ገለምስ ዝዛንታ ምስት ትሕስቶ ስለዝኸይድ ኮናይ ላይን ተቀምጠን እትናይ ሰባት ገሊኽ ፎቶ ኸልከ ፎቶ ኸል ወይ ካርታት ኩሉ ግን ንስቁብል ኮይኑ ቪዚቢሊቲ ኻ ብዙሓት ሰባት ማለት እዩ ኻ ጽቡቕ ትርኢቶ ዝሃቦ ኣብ ዝኾነ መንጎ መጽሓፍትን ተሪኢኻ ስቀልጢፍካ ከተለልያ ናይ ምኽኣል ተኽእሎውን كم زلو يزارو بيام مالتي كاب خالق زخونا كتري خالقها كاب معدون جزئتات افتي لعل زخونا فاميلياريين زخونا سبس عدا يخون تسليم يخون قلا يخون اتي رئسو زي نزان ملكتاتن حبرتاتن رئيسو لازفلت بيني زوهادو ولا خيب بل ساب كونشسلي فاميليار خوون يمسو اجنما العلاون زي توساخي زمت ربحانا تيو مالتي بر نخوم يلي تكون عن دوتا سريح
7: አራ ማለት አነ ከነብብ ከልሁነታ መጽሐፍ እንዳተመሰጥከ ቢቢያት ዘንታታት ተማ ወዘሮ ማለሲ በገጸ ባህሪያት ማለቲና ኑሎም ተዘክሪየም በአል ጃስሚን ኩንታ ሳንካራ ዑመር ዝባሉ ማለሲ በጣሚ መሳጥ ብዙኾነ ነናቶም ተራሂብካ እቲ አውዘሮ ምግጫውብት አውዘሮ ክተ ከሳብ አብገሊውን ምፍል ላይ ናይ ቃልሲ መገዲውን እነናቶም ሲምባን ሁሩን ዝብል ጉጅለ ወፈጢሮም ዘሎ በሰላማው መንገድ ደን ቃልስ ማለት በእጥቃው ዝብሉን ማለት ሰፊህ ፖለቲካው ትንታነው እንትረክቦሉ መጽሐፊ ኮይኒ ረኺበ አብዚ ቁርብ ሕቶ ዝፈጥረ ለይ ዝነበረ ናይ ብሓቂ ናይ ኣፍሪቃ ፀገም ብኣፍሪቃውያን ብሓደ ኮንካ ክፍታሕ ይከኣል ድዩ ማለት ኣብዚ እዋን እዚ ሀገራት ንርእሲኤን ክቆማሉ ኣብ ዘይክእላ ብፍላይ ብዞባና ንድሕሪ ካብ ኢትዮጵያ ኣብቲ ከባቢና በዓል ሱዳን ኣብ ሶማል እውን ተኺድካ ከም ሃገር እውን ክቆማሉ ዘይክእላ ብኣፍሪቃ ደረጃ ዝሕሰበሉ እዋን ድዩ እንታይ ራእይ ስለ ዘለካ ኢኻ ብኣፍሪካ ደረጃ ሓደ መንቅስቃስ ተገይሩስ ነዘሎ ኣርዑት ክንሰብር ንኽእል ኢና ዝብል ጥሙሕ ሒዝካ ነዚ ፅሑፍ እዚ ክፅሕፍ ተደሪኽካ?
8: መጀመርያ ማለት ኣነ ኣብ ዋላ ኣብዚ ናትና ኩነታት እዚ ክዕረ ይክእልኒ ዝብል ሰብ ብዙሕ ኣሎ ኣብዚ ናትና ኩነታት ኣብ ናይ ኤርትራ ማለት እዩ። ካብኡ ሓሊፉ ኣነ ከምዚ ብጣዕሚ ኦፕቲሚስቲክ እየ ዝኾነ ነገር ክዕረ ክእል እዩ። ናይ መብዛሕትኡ ግዜ ናይ ኣቲቲድ ሕቶ እዩ ናይ ሰብ ኣተሓሳስባ ሕቶ እዩ እምበር ናይ ሪዞርስስ ኣይኮነን ናይ ገለ ነገር ኣይኮነን ናይ ባህርያዊ ኩነታት እውን ናይ ጥራይ ኣይኮነን ማለት እዩ። ሕጂ እዚ ክዕረ እንተደኣ ኮይኑ ኣነ ንእሽተ እጃማ ይገብር ካልእ እጃሙ ገብር ነብዚ ዘሎ ኣብዚ መፅሓፍ ዘሎ ታሪካት ብምልዓል ብዘያድልዎ ኣነ ብከመይ ርእየ ኣለኹ ርኢካ ኣለካ ዋላ ምስ ንኢትዮጵያ ይኹን ካልኦት ይኹን ንኤርትራዊ ኮይና ይኮንኩን ርእዮ ኣየዳለኹን ስለምንታይ ምክንያቱ ናይ ኣፍሪካ ጉዳይ ብኣፍሪቃውያን ክፍትሓሉ ወይ ለየ ዝኣምን ኣብ መጠረሻ ምክንያቱ ዝኾነ ሰብ ካልእ ክሕግዘካ ተኮይኑ ካልእ ምክሰብ ዝደሊ ስትል ምትሕጋዝ ኣይኮንካ ንፀልጥ ጠቕላላ ግን እቲ ኣብ ኣእምሮ ክስራሕ ክኽእል ኣለዎ ኣፍሪቃ ክትቅየር ከምትኽእል ክትዕረ ከምትኽእል እዚ ከምዝከኣል ከዓ ሕጂ ጥራይ ንሕና ትሚና ከምዝበዓል ኣነ ንእሽተና ገለ ንፅሕፍ ዘለና ማለት እዩ ቶም ዝሓለፉ ወለድና ክንብል ናይ ስሳታት ዝነበሩ ኣብ ኣርባዕታት ሓምሳታት እቲ ናይ መግዛእቲ ዝኸደሉ ዝነበረ ግዜ ኣፍሪካ ሓደ ክገብሩ ነዚ ሕጂ ኣፍሪካን ዩኒየን ዘሎ ቀደም ኦኤዩ ዝነበረ መስሪቶም ስትል ናቱ ሽግር ኣለዎ ናቱ ድኹም እዩ ዋላ ብዚ መፅሓ ኣፍሪካ ኣለካ እንትኾነ ግን ሳምሃው ክሰርሕ ይኽእል እዩ ዝብል ግምት ኣለኒ። እዚ ምናልባት ኣብዚ ግዜ እዚ ኣይረኣየና ንኸውን እዋናዊ ነገራት ኢና ንርኢ ኣብዚ ግዜ እዚ ገሊኡ ብሃይማኖት ይበኣስ ገሊኡ ብብሄር ይበኣስ ኣሎ ገለ ኣሎ ነዚ ኮንቱ ዝኾነሉ መዓልቲ ክርኢ እንተኮይኑ ከዓ ማለት ከምዚ ዓይነት ዝኣመሰለ ቅስቃስ እንታይ ዓይነት ምኳኑ እንታይ ሃይማኖት እንታይ ምኳኑ እቲ ወገንነት ዝፈላለየካ ዘሎ እንታይ ምኳኑ እንተ እንዳተማሃረ ከይዱ እንዳተረድኦ ከይዱ እቲ ሰብ ንክነብር ክብል ባዕሉ ክትሕሶ ንኣብነት ሓንቲ ኣብነት ክበከ ኣብ ካልኣይ ኩናት ዓለም ወይ ቀዳማይ ኩናት ዓለም ዝነበረ ግዜ ንበሎ ፈረንሳን ጀርመን ክዋግኡ ከለዎ ሓደ ፈረንሳዊ ኣብቲ ግንባር ኮይኑ ብኣነስ ኣፍሪካን ዩኒየን ሳሓስእሊ ይሓልም ኣለኹ ተዝብሎም ነቶም ኣሃድኡ ፅግዕ ሎ ማለት ኣብ ሓደ ግንባር ንከለዉ እንታይ ምበሎም እንታይ ምበልዎ ምቐተልዎ ዕድለኛ እንተኮይኑ ድሕሪጂ ከይደግማ ንበልዎ እቲ ሕልሚ ናይ ኤሮፕያን ኣብ ኣርባዓ ዓመት ኣብ ውሽጢ ወይ ኣርባዓ ዓመት ገለ ክጀሚሩ ማለት እዩ ኣትሊስት ስለኒ ትሕቲ ኸማ ክኸውን ክእል እዩ ግን ብግብሪ ግን ርኢና ያለና በይበፅሑ ኣሎ ሕጂ ኤሮፕያኒን መወዳእታ ዲ ጥራይ ተልካኒኖ ናቱ ቻለንጅስ ኣለዎ ስትል ማለት እዩ ሕጂ እንታይ ክብለካ ደለየ ይከኣል እዩ ከምኦም ጌርና ንሕና ይተቃተልና ንኮ ክሳብ ሕጂ ከምስሳቶም ገይሮም ዝተቃተልዎ
7: ስለዚ ትስፉ ኢኻ ማለት ከም ዝበልካ ሓባር እንድዩ ኣብ ገሊኡ ዋላ ሕጂ ተዘይተፈፀመ ድሕሪ 100 ዓመት እውን ክፍፀም ይኽእል እዩ ኢኻ ትብለኒ ዘለካ ብፍላይ ኣብ ዝናህና ኩነታት እንድሕር ወሲድካ ግን እቲ ዘለና ፀገማት ብኸመይ ክንወፅኦ ንኽእል ኣብ ዝብል ኣብ ሕለኽላኽካ ብጭንቀት ኣብ ዘለዎሉ እዋን ኪንዮ ናይ ኤርትራ ኪንዮ ናይ ኢትዮጵያ ሓሊፍካ ብኣፍሪቃ ደረጃ ምሕሳብ ግን ከመይ ተቐባልነት ክረክብ እዩ ብፍላይ ድማ ኣብቲ ከባቢና ማለት እዩ
8: ኣብዚ ምክንያቱ ነናቶም ታሪክ ኣብዚውን ስለ ዘሎ ንኣብነት ሕጂ ናይ ዓድዋ ዓወት ናይ ኩላትና ዓወት እዩ ብኣፍሪቃ ደረጃ ክትሓስቦ ከለካ ናይ ዓድዋ ዓወት ፍናን ዝህብ እዩ ንመጀመርያ ግዜ ፀለምቲ ንፃዓዱ ስዓርሉ ፀለምቲ ንፃዓዱ ስዕርዎም ከም ምዃኖም ዝተረጋገፀን ኣብቲ ግዜ እቲ ብሜድያታት ይኹን ገለ ይኹን እትዘርበሉን ክውን ዝኾነን ምክንያቱ እቲ ዝነበረ መፅናዕታት ናይ ፀለምቲ ርእሲ ንእሽተዩ ከምዘይሓስብኒ ከምዘይሓስብኒ ኣብቲ ፊዚካል ኣብቲ ሜንታል ኣተሓሳስባ ከይተረፈ ትድሩት ከም ምዃኑ ይዝንገር ነይሩ ማለት እዩ ደፎ ብቲ ተዋጋኣይ ምዃኑ ማለት እዩ ሕጂ ኣብ ንሱ ዘረኣየሉ እዩ እዚ ሕጂ ሓደ ዓወት ነዚ ሕጂ ዘኽብሩ ሰባት ዝግደሱ ሰባት ብዛዕባ እዚ ክርእዎ ይኽእሎ ክግደሱ ይኽእሉ እዮም ብዛዕባ ናይ ኬንያ ኣለዉ እቲ ቦታታት ገሊኦም ታሪካውያን ቦታ ሰባት ኣለዉ በዓል ሳንካራ ኣለዉ እናቶም ተስኦም ዳርጋ እቲ ናቶም መንፈስ ተስኡ ኣሎ ማለት እዩ ናይ ዑመር ሙኽታር ኣሎ እቲ ናይ ብዙሕ ኮንተንት ናይ ኣፍሪቃ ዛንታታት ሃገራት ገለ ስለ ዘሎ ሓደ ፅቡቅ ፓብሊሲቲ እንተረኪባ ማለት እዩ ናይ ምስሓብቲ ክእሉ ኣለዋ ምክንያቱ ንኩሉ ሰብ ክትትንክፍ እያ ካልእ እቲ ምጉት ኣብኡ ዘሎ እቲ ናይ ሓቀኛ ምጉት ኣባይታ ዘሎ ምጉት እዩ ክልሉ ክትሪኦ ከለካ በቲ ተሓደ ከእምነካ ክእል በቲ ተሓደ ከእምነካ ክእል እዩ ንስኻ ናበይ ትኸይድ ንትንባብ ዝግደፍ ግን ኣብኡ ዘሎ ምጉት መልሲ ዘድልዮን ወይ ከዓ ከም ብዙሕ ነገራት ዝተመለሰ ኣሎ ሞ ንሱ ከዓ ምናልባት ከም መማጎቲ ከም ብሓድሽ መማጎቲ ክኸውን ይኽእል ይኸውን ወይ ከዓ እያ ማለት መበገስ ማለት ንዑስ ክርዕሞ ክርዕሞ ይኸሉ ማለት እዩ
7: ዝኾነ ፅሑፍ ንሕጂ ጥራይ ዘይኮነ ኣማ ትኸውን ኽእል እዩ ናይ ብዙሓት ክሳይውን ከምኡ ንርኢና እንዲና ኣብ ኣፍሪካውያን ትበፅሓሉ ከም ዝበልካዮ እዚ ብኣፍሪካ ደረጃ ክትንበብ ዝግበኣ ካልኦት ኣገደስቲ ትካላት ድዮም ፖለቲከኛታት ናይ ዓለም እውን ከምብብዋ ዝግብኦም መፅሓፍ ኮይነ ረኪብ እያ እሞ ኣሎ ዲ መገዲ ማለስ ካልኦት ንክርእዋ ክበፅሕዋ ክፈልጥዋ ዝኽእሉሉ መገዲ ካልኦት ኣፍሪካውያን ፀሓፍቲ ይኹኑ ፖለቲከኛታት ዝዳሃሰስካ ኣሎ ዲ ወይስ ባዕላ ሓደ መዓልቲ በሎክ ኢላት ፃኢልካ ዝገደፍካዮ መፅሓፍ
8: ንፅዕረላ ኣለና ምክንያቱ እቲ ሓደ ካብ ፃዕሪ ኣብ ዩኒቨርስታት ኣብ ገለ ሳምሃ ኣብቲ ናይ ሊትሬቸር ወይ ገለ ፒ ክገብርዋ ዝኽእሉ እንተኮይኖም ኣብ ሃይስኩላት ወይ ገለ ካብ ዝኾነ ሃገራት ማለት ምስ ብፍላይቶም እተን ሃገራት ኣብቲ እቲ መበገስ እቲ ዛንታ ተጠቂመለን ዘለኹ ማለት እዩ ካልእ ግን ኣብ ዝኾነ ሃገር ንሓስቦ ዘለና እንተ ብኣፍሪቃ ደረጃ ድዩ እንተ ብሃገር ደረጃ ንኣብነት ኢትዮጵያ ተሃሊ ኢትዮጵያ ሩዋንዳ ተሃሊ ሩዋንዳ ኣብ ናይ ዩጋንዳ ተሃሊ ናይ ዩጋንዳ ወይከዓ 2-3 ሃገራት ሕዝ እየ ዝብል ተዳሃሊ ዝኾነ ሰብ ኮንትራክት ወሲዱ በቃ እዚኣ ኣብዚኣ ኣነ በዕለ ክሸጠየ ሕቲመ ገለ ተባሂሉ ውዕል ጌርና ክንሸጦ ሓደ ካብቲ መደባትና ዘሎ እዩ ማለት እዩ ብኣፍሪካ ደረጃ ቅርብ ክከብድ ክእል ይኸውን ግን ስትል ንፓብሊሸርስ ንገለ ኦሬዲ ኮ ኣማዞን ፓብሊሽ ትኾነ ግን ስትል ዕድላት ናይ ፓብሊሸርስ ምክንያቱ እዚ መፅሓፍ እዚ እንተዳ ብፅቡቅ ኮይኑ ተሪኦሞቶም ሰባት ንነዊሕ ግዜ ክሸጥ ዝኽእል እዩ ንነዊሕ ግዜ ክፀንሕ ዝኽእል ባህሪ ዘለዎ ስለዝኾነ ምናልባት ከም ብሓድሽ ወይ ክገዝዎ ድዮም ወይ ከዓ ብስምምዕ ደረጃ ነቲ ናይ ምሕታም ክወስድዎ ይኽእሉ እዮም እዚ ሕጂ ንኩሉ ኣፍሪቃ ክንከልና እዚ ንኩላትና ኣፍሪቃውያን ማለት እዩ ወይ ከዓ ወፃእተኛ ተተረኪቦም ውን ከምኡ እዚ ዓይነት መደባት እዩ ዘለና ገና ዝኾነ መልሲ ግን የለን ክሳብ ሕጂ
7: ኣራይ ሕቶታት ይወዲ ኣለኹ ብዛዕባ መፅሓፍ ምዃንካን ብዛዕባ መፅሓፍትኻ ኒና ክነዕልል ፀኒሕና ምናልባት ካብ ካልእ እዋን ነተን ካልኦት መፅሓፍትኻ ግጥምካ ውን ንድህስሶ ንኸውን ናይ መወዳእታ ምናልባት ኣብ መፃኢ ቁርብ እንፊትካለ ኣለካ ዝጀመርካዮ ፅሑፋት ኣሎ እዚ ኣብ ምውዳእ ዘለውን ኣሎ ስለዚ ኣብ መፃኢ እንታይ መደብካ ምስ መፅሓፍን ምሕታምን ብዛዕባ ገዛ ርእስኻ ምፍላጥን እንታይ መደብ እዩ ዘለካ
8: ንሳብኳ ኣድላይት እንድያ ኩላትና ኣድላይት እያ ንሕና ኩሉ ግዜ ከምዚ ሓቢርና ንሰርሕ ተንነብር ነርና ውን ቶም ፀሓፍቲ ድሓን ሕጂ ፀሓፍቲ ኣርእስቲ ስለ ዘለና ማለት እዩ ሓቢርና ንሰርሕ ተንነብር ምጠቐመና ነይሩ ሕጂ እውን ሓቢርና ክንሰርሕ ተስፋ ገብር ምክንያቱ ሓቢርካ ተሰሪሐ ሓቢርካ ናይ ምልላይ ተኽእሎ ሓቢርካ ናይ ምውዕዋዕ ተኽእሎታት እውን ኣለዩ ከምስኻ ካልኦትን እትገብርዎ ምናብነት ምስበዓል መምህር መኮነን ተስፋ ይገለፅ ክተባባዕ ዘለዎ እዩ እቲ ናይ ምልላይ ናይ መፅሓፍቲ ብጣዕሚ ዓብ ተራ ይፃወት ዘሎ መምህር መኮነን ተስፋ ብፍላይ ካልኦት ህልዎ ክእሉ ኮኑ ግና ንብናቱ ዝረእኽዎ ማለት እዩ ንምሻጥ ጥራይ ደይኮነስ ምልላይ ስለዝተላዓለ ተቆሪፁ ስለዝተላዓለ ማለት እዩ ካልእ ኣነ ብናተይ መደባተይ ማለት ክፅሕፍ እዩ መፅሓፍ መቕፃል እዩ ምውዕዋዕ እንድዒ ግን ኣንክ ቲ ግዜኡ ግን ዳቀረበ ኮይኑ ዘሎ ስማዓኒ ምክንያቱ ገለ ሰባት ከም ገጠማይ ጥራይ ይፈልጡካ ገጠማይ ጥራይ ኮንካ ትነብረሎም ይደል እዩ ተፈትዮሞ ንዕኡ ከም ፀሓፋይ ዝፀሓፋይ ካ ሞ ፖለቲካ ገለታት ኣምልከተካኒ ዚ ዓይነት ክብሉካ ይደል እዩ ገሊኦም ሚትረፍካ ገለ ዝብሉካ ኣለው ግን ሕጂ ከም ዘለኸዎ ክቕበሉኒ ክኽእሉ እንተ ኮይኖም ኣነ እውን ነብሰይ ምውዕዋዕ እውን ክጅምር ክኽእል ኣለኒ ልክዕምቲ ፖለቲካ ወፅኦ ዝዛረቦ ከምኡ ከዓ ዘፅሕ መፅሓፍ ፅሒፈ ኣለኹ ሞ ረኣይዋ ንምባል ሰብ ተብዕ ኣለኒ ሞር ማለት እዩ ብዘይካ ሓንሳብ ፖስት ግብር ኣቢልካስ ህል ምባል ማለት እዩ ካብኡ ንላዓሊ መፅሓፍተ ዘላለየሉ መደባት ብዘይ ካብቲ ካልእ ኢንተርቪዋት ከምዚ ሕዚ ሂብካ ንዘለካ ዕድል ሓደ እዚ ዝበለፀ ዕድል ከምኡ ከዓ በዕለይ ነንበስ ወከፍ መፅሓፍ እንዳልዓልኩ በቢግዜኡ ገሊዩ እንዳደጋገምኩ እንዳልዓልኩ ከላለየ ግባእኒ ምክንያቱ መፅሓፍተይ ክፅሕፍ ከለኹ ንሰብ ክጠቅም ኢለ ፅሕፎ ሰብ ክጠቅም ለም ዝተፅሓፈ ንኣብነት እቲ ህዝቢ ብቑዕ ስለዝኾነ ብጣዕሚ ዘኽብሮ ህዝቢ ስለ ዝኾነ ንዕኡ ዝበቅዕ ይኸውን ኢለ ፅዒረ የ ዝሰርሖ ማለት እዩ ስለዚ ክሕትሞ ከሎስ ከምኡ ኢለ ዝሕትሞ ስለዚ በዚ ምክንያት እዚ ነዚ ከዓ ከላለዩ ክሓፍረሉ ኣይግባእኒ ስለዝጅምሮ እየ
7: ፅቡቅ ንሕና እውን ፅቡቅ ዕድል ንምነኢልካ መርሃዊ ወልደ ሚካኤል ፀሓፊ ፖለቲከኛን ኣብ ካልእ ብዙሕ ንጥፈታትን ዝነጥፍ ኣብ ኒውዚላንድ ዝነብር እዩ ኣብዚ ቅርቡ እዋን ዝፀሓፋ 55 ወይ 55 ጎድ ኤንድ ሉሲፈር ቤት ኦን ኣፍሪካ الكابولان تبل مصحف عباي مصحف بالعلي 400 قالن مصحف يا بانجليزي تحفوا بفلاين مان افريكا بدرجه كتنبب زغب انا افريكا وين تملكتنا كله بحفشه ابي متعاون قال صحفات كصحف كم زخونه مصحف تخنت كدال ولنا هم زخونه قال اتيلنا زلو ابي متعاي تبع عدل نمنيل كان احنا ندات خاتاتلنا بزعبا مصحف تخخنا علل كنزاربينا نلومي غنيله
8: يعني اللي بينا نزعد الذهب كان
9: محبار السبكم زتهم اس بي اس تجرنيا
2: Starting a new life in Australia isn't easy.
3: A lot of companies have rejected me.
4: Sometimes I feel like, oh, I'm gonna quit, I've give up.
2: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
1: You're listening to SBS Audio. We are currently in an ad break. Your program will resume shortly.
7: ኣብ ዝኾነ ዓይነት ሞባይል ዝተፈላለዩ ትሕዝቶታት ብነጻ ስምዑ ናብ sbs.com.au/ትግርኛ ብጽሑ ወይ SBS Audio App ዳውንሎድ ግበሩ። SBS Audio App ሎሚ ዳውንሎድ ጌርኩም ኩሎም ትፈትዎም መደባት ክትሰምዖም ጀምሩ ካብ App Store ወይ ካብ Google Play ብነጻ ክትረኽቦ ትኽእሉ ኢኹም
10: SBS Radio
11: Queenat United States Iran salsay warhu abzat wallu Australia wi wagatat petrol way benzin diesel way naftan abtaht watri way tsaqti yirkabu nebuz hat Australia wan sitrabetat izi tsaqti nusane musakh matant ragenzeb makalai bank abzu warh taqtilu dirb way atfi koinlo ab maadali noqtatat sabat ziyada yikhflullo ኣብርሲዩ ድማ ነቶም እናወሰኹ ዝኸዱ ዘለዉ ወፃኢታት ግሮሰሪ ገዛ ኸራይ ሞርጌጅን ካልኦት ኣድለይቲ ነገራትን የከኣሉ ኣለዉ ኣብዚ ኣትኩሮ ኣብ ነዳዲ ጌርና ንኣውስትራልያ ንገልጸሉ መደብና ዘይክፈሎምን ብነፃ ኣካል ዝውሃቡን ንሰባት ኣብ መሓዝ ወይ ምምሕዳር ፋይናንሳዊ ወጥሪ ዝሕግዝዎም ቀረብ ኣገልግሎታት ክንምልከት ኢና ነባሪ ሜልበን ኢምትያዝ ኣሕመድ ኣብ ጽላ ቴክኖሎጂ ሓበሬታ ወይ ኣይቲ ሙሉእ ሰዓታት ይሰርሕ እንተኾነ ግን ኣብ ቀዳመ ሰንበትን ምሸትን ንስድሩ ክሕግዝ ኢሉ ኣብ ርእሲኡ ታክስን ካልእ ምምልላስ ሰባት ወይ ራይድ ሼርን ይዝውር ንኽትነብር ሓደ ስራሕ ኣኻል ይኮነን መኪናይ ናፍታያት ወስድ ቀደም ክመላ ከባቢ 103 ወይ 105 ዶላር ዝኸፍል ዝነበርኩ ሕጂ ናብ ከባቢ 160 ዶላር ደይብሎ ንዓይ ከዓ ኣይሕግዘንን እዩ ስለዚ ነገራት ንዅሉ ሰብ ከቢዶም እዮም ዘለዉ ሚስተር ኣሕመድ ልዑላት ዋጋታት ነዳዲ ሓደ ኣካል ናይቲ ጸገም ጥራዮም ይብል ውሑዳት ተሳፈርቲ ልዑል ዝኽፈል ኮሚሽን ነቲ ንጥቀመሉ መድረኽ ወይ ፕላትፎርምን ዕለታዊ ወጻኢታት ናብራን ንዘወርቲ መካይን ወጻኢታት ናብራ ከተኣኻኽሉ ዝኸበደ ይገብረሎም
12: The other day I just went to the airport.
11: ብቐዳማይ ሓደ ተሳፋሪ ከብጽሕ ኢለ ናማዕርፎ ነፈርቲ ኸይደ ኣብኡ ንዳርጋ 4 ሰዓታት ኮፍ ኢለ ዋላ ሓንቲ ይገበርኩን ሰዓት ሓደን ፈረቓን ወይ ክልተ ወጋሕታ ንገዛይ ጥራሕ ተመሊሰ ምስ ስድራይ ግዜ ከሕልፎ ይኽእል ነይረ ግን ናብራ ክምእርርየ ዝፍትን ነይረ ሚስተር ኣሕመድ ሕጂ ንዕዳ ዝምልከት ዝተሓጋገዝ መስመር ናሽናል ዴት ሄልፕ ላይን ከዛራርቦም ይሓስብ ኣሎ እዚ ኣብ መላእ ኣውስትራልያ ብዘይ ዝኾነ ክፍሊት ዝውሃብ ነፃን ስቱርን ኣገልግሎት እዩ እዚ መስመር ሓገዝ ፋይናንሳዊ ወጥሪ ዘለዎም ሰባት ምስ ኣማኸርቲ ፋይናንስ ይረኽቦም መሰላቶም ይገልጽሎምን ኣማራጺታቶም ድማ ይሕብርዎምን ቪኪ ስታፍ ካብ መስመር ሓገዝ ናሽናል ዴት ሄልፕ ላይን ብዙሓት ሰባት ሕጂ ካብቲ ኣታዊኦም ንላዕሊ ኣብ ከም በዓል ነዳድን መግብን ዝኣመሰሉ ኣድለይቲ ነገራት የውፅኡ ንኻልኦት ኣገደስቲ ወጻኢታት ድማ ዝወሓደ ገንዘብ ይተርፎም ትብል
13: At the moment we're hearing from a lot of people who
11: Abzi one bizaba kafalitat mortgage way adawm azim tawatirom kabzilu buzahat sabat hatotat yqarbalna way yirakhabunalo izi abqutr hade zisra zidwelnayu kaptom bi'adatat credit card zitsgamu bitsafat gibri way tax office zewudamun yidwelnayu adatat mabrahatin laqahna makina zilhomun kaytarafa yidwelnayum Miss Staff, ብዙሓት ሰባት ካብ ሓደ ባንክ ወይ ውሃቢ ኣገልግሎት ልቓሕ ኣብ ግዜ ፋይናንሳዊ ፀገም ዝግበር ስምምዕ ምቅላል ካሓቱ መሰል ከም ዘለዎም ኣይርድኦምን እዩ ትብል ስምምዕ ወይ ስርርዕ ፋይናንሳዊ ፀገም እቲ ትኸፍልዎ ክፍሊት ዕዳ ንገለ ሓፂር እዋን ደው ዝብለሉ ክኸውን ይኽእል ንነዊሕ እዋን በብንእሽቶ መጠን ዝኽፈሎ ወይ ትኸፍልዎ ስምምዕ እውን ክኸውን ይኽእል ነቶም ሰባት ዝህልውዎም ካልኦት ውሑዳት ኣማራፂታት እውን ኣለዉ እዚዩ ኣብ ማኸርቲ ፋይናንስ ከዘራርብዎም ዝኽእሉ ሚስ ስታፍ ብተወሳኺ እቶም ዘማኸሩ ቅኑዕ ሓበሬታን ተግባራዊ ኣማራፂታት ከቕርቡን ናይ ሓደ ሰብ ፋይናንሳዊ ኩነታት ክርድእዎ የድልዮም ትብል ኣታውዮም እንታይ ምዃኑ ነዘራርቦም ወፃኢታቶም ተቐማጢ ንብረቶምን ዝሕተትሎም ወይ ከዓ ዝእወድዎም ለቓሓትን ካልኦት ነገራትን ከምኡ ክንገብርን ከለና ነዚ ፋይናንሳዊ ፀገም ክሓልፍዎ ዝሕግዝዎም ዝበለፁ ኣማራፂታት ክንረክብ ፅቡቕ ሓሳብ ይህበና መስመር ሓገዝ ዕዳ ወይ ናሽናል ዴት ሄልፕ ላይን ክንረኽቦም ሰለስተ ኣገባባት ኣለው ሰባት 18 ባዶባዶ ባዶባዶ 7 ባዶባዶ 7 ክድውሉ መርበብ ሓበሬታ ndh.org.au ክፍትሹ ወይ ድማ ኣብቲ መርበብ ሓበሬታ ዘሎ ኣገልግሎት ቀጥታ ዕላል ወይ ምዝርራብ ላይቭ ቻት ክጥቀሙ ይኽእሉ ነቶም እንግሊዝ ዘይኮነ ካልእ ቋንቋ ዝዛረቡ ክድውሉ እንከለዉ ናሽናል ዴት ሄልፕ ላይን ኣገልግሎት ትርጉም ክቐርበሎም ይኽእል ሚስ ስታፍ እቲ ጠለብ ንሓገዝ ዓብዩ ስለዚ እቶም ዝድውሉ ፀዓቂ ኣብ ዘጋጥሙሎም እዋናት ምፅባይ ከድልዮም ይኽእል እዩ ትብል እንተኾነ ግን እቶም ደዊ ኢሎም ክሰልጦም ዘይከኣሉ ድሒሮም ደጊሞም ክድውሉ ወይ ድማ ከም ላይቭ ቻት ዝኣመሰለ ካልእ ኣማራፂ ክጥቀሙ ትመክር ነበርቲ ብተወሳኺ ብመንገዲ ትካላት ማሕበረሰብ ክቐርቡ ዝኽእሉ ካልኦት ነፃ ኣገልግሎታት ደገፍ ክፍትኑ ተተባብዕ ኣብ ገንዘብ ዝተሓጋገዙ ኣገልግሎት ማኒኬር ሰርቪስስ ናይ ደ ሳልቬሽን ኣርሚ ገለ ኣገልግሎታት ምኽሪ ፋይናንስ ካብ ኣንግሊኬር ማእከላት ሕጊ ማሕበረሰብ ብዛዕባ ዕዳ ዝተሓጋገዙ ሞብ ስትሮንግ ሄልፕን The Financial Rights Legal Center-ن حاجزات كرخبو يخلو اليوم
6: سمعتنا نايلومي مدبنا كن مزامو أرسات زينا نايز معالتي كدن ملكم President أمريكا دونالد ترامب مس President China Xi Jinping نمزرى بيجينغ آتيو ሃላፊ ውድብ ጥዕና ዓለም ዶክተር ቴድሮስ ኣድሓኖም ገብረ የሱስ ሃገራት ንተወሳኺ ኩነታት ለበዳ ሓንታ ቫይረስ ክዳልዋ ከም ዘለዎን ኣጠንቂቑ ኣውስትራልያዊ ኣትሌት ጎትካት ኣብዚ ወርሒ ንሓሰ ኣብ ኦሪገን ኣብ ዝካየድ ናይ ዓለም ኣትሌቲክስ ውድድር ናይ 200 ሜትሮ ከምኡውን 4x400 ሜትሮ ናይ ምቅብባል ውድድር ክሳተፍ ምዃኑ ተፈሊጡ ባርሰማዕትና ናይ ኢሎም መድብና ዛዚምና ኣለና ኣብ ዝመፅእ ሶኒ ዝተፈላለዩ ትሕሶታት ሒዝና ክንምለሰኩም ኢና ክሳብ ሽዑ ሰላም ቅነ ዝምነርኩም ንስኹም ፅናሕኩ ኣዳላውን ኣቕረብን ዝመደብ ብየነሰመረ ብሩኽ መዓልቲ

0: እንደምን አምሽታችኋል አድማጮቻችን። የሐሙስ ምሽት የቢቢሲ አማርኛ የራዲዮ ፕሮግራማችንን ጀምረናል። በዛሬው ፕሮግራማችን በቤንሻንጉል ጉሙዝ ክልል በአውቶቡሶች ላይ ስለተፈጸመው ጥቃት
1: ወጣን ቢት ቤተክርስቲያን ባገጣሚ አይቲድ ሚባል ቤተክርስቲያን ላይ ሂዶ ሊቀበር ይችላል አገራደሏ እዛ ይወንድትበት ሁኔታ ተከታተለ እዛው ነው ሬሳው ይቀር።
0: በሳውዲ አረቢያ የሞት ፍርድ የተፈረደባቸው ኢትዮጵያውያን ጉዳይ
2: የብቻችን ተለይተና ለሞት ተፈርዶብን የተቀመጥነው ያው 68 ሰው ነው የነበርነው። 3ቶቹ ታርደዋል። 65 ሰው አለነ ባንድ ላይ ነው ያለነው። አንድ ነው ያለነው። የሁሉን ሰው አቀርበናል።
0: ዛሬ በህንድ ስለተጀመረው የብሪክስ ስብሰባም ዘገባ ይዘናል። እንድትከታተሉን ግብዣችን ነው። ጊዜያዊ አስተዳደሩን እውቅና በመንፈግና የህጋዊነት ጥያቄ የሚነሳበትን የትግራይ ነባሩን ምክር ቤት በመመለስ ስልጣን ያዙት ዶክተር ደብረጽዮን ገብረ ሚካኤል በሳውዲ የሞት ቅጣት የሚጠብቃቸው የትግራይ ተወላጆች ምህረት እንዲደረግላቸው ጠየቁ። ዶክተር ደብረጽዮን ይህን ጥያቄ ያቀረቡት ዛሬ ለሳውዲ የውጭ ጉዳይ ሚኒስትር ልዑል ፈይሰል ቢን ፋርሃን አልሱዑድ በጻፉት ደብዳቤ ነው። በሳውዲ አረቢያ እስር ቤቶች ውስጥ ሞት ፍርደኛ ሆነው የሚጠባበቁ በመቶዎች የሚቆጠሩ ዜጎች የሚገኙ ሲሆን 60 የሚሆኑት በልዩ ፍርደኛ እስር ቤት ውስጥ ለብቻቸው ታስረው እንደሚገኙ ለቢቢሲ ድምጻቸውን ያሰሙ ፍርደኞች ተናግረዋል። ባልደረባችን አክሊሉ ጸጋይ ከነዚህ ዜጎች መካከል አንዱ የሆነውና ስሙን ለደህንነቱ ሲባል የማንጠቅሰውን ግለሰብ በስልክ አግኝቶት ነበር። ይህ ድምጽ አንዳንድ አድማጮቻችንን ሊረብሽ ይችላል።
2: የሞት ፍርድ የተፈረደበት ብቻ ሌላ ሰው የማይገባበት የብቻችን ተለይተና ለሞት ተፈርዶብን የተቀመጥነው ያው 68 ሰው ነው የነበርነው። 3ቶቹ ታርደዋል። 65 ሰው አለነ ባንድ ላይ ነው ያለነው። አንድ ነው ያለነው። የሁሉን ሰው አቀርበናል። ተለይተና በማዚያ 13 ቀን የሩፋኤል አውጥተው ማከማ ብለው ያው ቤት ፍርድ ማለት ነው አውጥተው ሰውተው ሲያበቁ ያው አርደናቸዋን ነገሩ ለቤተሰብ ብለው ነገሩና አሁንም ደግሞ ዝግጁ ሆኑ እያሉ ነው። የነሱ ዜጋዎች አሉ ነፍሳት ተው የመጡ እዚህ እኛ ጋር የታሰሩ ገና ከመሰወታቸው በፊት 3 ሰው የሚሰዋ በሐሽሽ የተያዘ አበሻ አለ እያሉ ነከርመዋል። እኛም ደግሞ እውነት አልመሰለንም እስካሁን ድረስ እንዲህ አይነት ነገር ስላላየን። ያው እንደኛ በጣም ብዙ ሰው ከ200 ከ300 በላይ ያለ በየሌላው ክላስ ግን እኛ በጥብቅ ሁኔታ ለሞት ተፈርዶብን የብቻ ተለይተን ቀርበን ያለን።
3: መቼ ነው ከሀገር የወጣኸው? እንዴት ነው?

0: ያሳለፍከው መንገድ እንዴት ነው የተያዝከው? እስቲ ንገረኝ።
1: እኔ 2011 ዓመተ ምህረት የካቲት 12 ነው የወጣሁት ከሀገር ቤት። ከዛ ነው የወጣሁትኝ። ያው አርሶ አደር ገበሬ ነኝ፣ ትምህርት የለኝም። በፊትም አንድ ጊዜ መጥቼ ንጹሐን ስራ እየሰራሁ ተይዤ እጃለሁኝ። አሁን በድጋሜ ደግሞ በእንዲህ አይነት ስራ ያው የምሰራው ሳጣ ምንም የምገባበት ሳጣ ስራ አለ ይሄ ብለው ያው ገፋፍተው አስገብተውና ብዙ ነነኛም መጥተን ተሸክመን ይዘን ገብተናል። እና አሁን
0: መቼ ነው በሁለተኛው ዙር ሳኡዲ የገባኸው? መቼ ነው የተያዝክበት ጊዜ መቼ ነበር?
1: ሚያዝያ 24 ነው የገባሁት ሳኡዲ። ሳኡዲ ነው እየኖርኩ የቆየው፣ ግን እንዴት እንደሚሰራ አላውቀውም። በፊትም እኔ ምዝራ የሚባል አትክልት ስራ ነው ስሰራ የነበረው። በድጋሜ ተይዤ ስሄድ ይህን ስራ አላውቀውም ነበር። እና በቃ ገንዘብ እንሰጥሃለን፣ እቃ ነው የምትሸከመው ብሎ አመጡና፣ እሺ ብለን ተሸክመን ይዘን ስንሄድ ልናስረክብ ስንል አስፋልት ላይ ተይዘን መጠጠነ እዚህ ይገባል።
0: መቼ ዓመተ ምህረት ነው የተያዝከው?
1: በ2015 ዓመተ ምህረት ነው ተይዘን የገባ ነው እዚህ ማለት ነው። ያው እንደኛ እየተያዘ ከኛ በፊትም ተይዘው በፍርድ ተፈርዶላቸው በአመታት ፍርድ ማለት ነው ተፈርዶላቸው፣ ያው ፍርዳቸውን ፈጽመው ወደ ሀገራቸው እየገቡ ነው ያገኘናቸው። አይዟችሁ እንደኛ ትሄዳላችሁ እያሉ ነው የነበረው። እኛን ግን በጥብቅ ሁኔታ በሞት ፍርድ በጭካኔ ነው የፈረዱብን እና የኢትዮጵያ መንግስትም ሊቆጣጠረንም አልቻለም። ኤምባሲዎችም አሉ ደውለን ስንነግር እባክህ እናንተ ውሸታም ናችሁ ዝም ብላችሁ እያሉ ሊቀበሉን አልቻለም። የግድግዳ ስልክ አለ እንደውላለን። ይሄ ግን አይፈቀድም። ሳኡዲዎች ብቻ ናቸው የሞት ፍርድ የተፈረደባቸው። 200-300 ሺህ ብር ነው የሚያስገቡት ይሄን ስልኩን ማለት ነው። አሁን እኛ ቪዲዮ አድርገን ይህንን እንዳንልክላችሁ እኛም በግፍ አውጥተው ነው የሚቆርጡና ለእነሱም ደግሞ እርምጃ በጣም ይከፋል እና ስለዚህ በስልኩ ነውር ስለሆነ እና ያው ክልክል በጥብቅ የተከለከለ ስለሆነ ነው እንጂ እኛ ያለነው በሙሉ የተፈረደብንን ቪዲዮ አድርገን እንልክላችሁ። ቆይ
0: አንተ መቼ ነው የተፈረደብህ?
1: እኔማ የተፈረደብኝ 2016 ዓመተ ምህረት ነው የተፈረደብህ።
0: ስላለህበት ሁኔታ ስለተፈረደብህ ነገር ቤተሰብ ያውቃል? እንዴት ነው ምንድን ነው የምትላቸው? ስትደውል ትገናኛለህ ቤተሰብ ጋር? ያውቃሉ ስለመታሰረ?
1: ቤተሰብ ጋር ባለሁ እህቱ ወንድም አሉኝ የተማሩ በስራ ላይ ያሉም እናት አባቶች የገጠር ገበሬ አርሶ አደር ምስኪን ናቸው። ግን ወንድም እህት አሉኝ ፈጣሪ የተመሰገነ በከተማ የሚኖሩ ግን እኔ እስካሁን በዚህ አይነት ወንጀል ተይዞ የተሰዋ ስላላየሁኝ እመጣለሁ ችግር የለም እያሉ ነው ቤተሰቦችን ሳደናድናቸው የከረሙ። ችግሩም ይሄንን ብዬ ብነግራቸው ወላድ ስለሆኑ አንድ ችግር ይገጥማቸዋን ብዬ ነው። ይህን ደግሞ በጭካኔ እንደዚህ እንሆናለን ብለን አላሰብነው። ግን ከመቆየት አንጻር ከእለታት አንድ ቀን የሞት ፍርደኛ የሞት ፍርደኛ የብቻ ሊደረግ ነው ተብሎ የብቻ መለመሉና የሚፈልጉትን ሰው ያህል መልምለው አውጥተዋል። እንደኛ ሀሺሽ ተሸክመው የተያዙ አሉ። ከ300-400 ያለ አለ። ግን እኛን ለይተው ወረቀታችንን ለይተው ብቻ አድርገው የእነሱ በሞት ሰው ገለው እየተፈረደባቸው ስላሉ ከእነሱ ጋር ደብልቀው እዚህ እኛ ካለንበት ቦታ በፍርድ ቤት ወይም በሕክምና ካልሆነ በቀር ሌላ የተፈረደበት ምሳሌ አሁን በአመታት የተፈረደበት ታስሮ የሚወጣ ሰው ጭራሽ አይነገናኝም። ድምፅ ለድምፅም አንሰማማም፣ በአይን በአይንም አንታይ። በአጋጣሚ ግን አንዳንድ ሰዎች ከዚህ ከገቡ በኋላ ፍርድ ቤት ሲጠሩ በፍርድ ቤት በአንድ ላይ እንገናኛለን፣ በህክምና ደግሞ አንዳንድ ጊዜ እንገናኛለን እንጂ አን ሰው ጋር አንታይም። በመጨረሻ አሁንም በድጋሚ ደግሞ የምነግርህ ነገር ማሳስበህ በጥብቅ ሁኔታ ሳኡዲዎቹ እናንተ በቃ በጥብቅ ሁኔታ ነው የተፈረደባችሁ፣ ሶስት ሰው ለሞት የቀረባለ ሲሉ እነኛ እውነት አልመሰለንም አውጥተው ሰዋቸው። አሁንም በድጋሚ ደግሞ አምስት ሰው ቀርበዋል እየተባለ እየተነገር ነው። ስለዚህ አሁን እናንተ ወንድሞቻችን በእውነት ሙተን በኋላ በእኛ ሞት ከምትጸጸቱና ከምታለቅሱ ከአሁኑ ብትረዱንና ብታለቅሱ። 400 በግምት በቃ እስከ 500 የደረሰ አለ እንደኛ የተፈረደበት የተያዘ አለ፣ በእንዲህ አይነት ወንጀል ማለት ነው። እኛ የብቻ ተለይተና እዚህ ቦታ ላይ የሚገባ በቃ የቀጥታ ፍርደኛ የሆነ ብቻ በባለፈውም ነግረውና አውጥተው ሰውተዋል። አሁንም ደግሞ ይህን ያህል ሰው መጥቷን እየተባለ ነው። እኛም ዝም ብለን እየጠበቅነ ነው። እኛ ያው የአብርሃም በግ ማለት ነው። ምንም ማድረግ አንችልም። ብንጮህም ምን ብንልም ያው ወደ ፈጣሪ መሄዳችን ስለማይቀር እሺ ብለን ሰለል ብለን መቆረጥ ብቻ ነው። ሌላ ነገር አማራጭ የለንም እና ይህን ነገር እናንተ የምትከታተሉና እናንተ አሁን የያዛችሁት ስራ በጣም ቆንጆ ስለሆነ ይህንን ነገር በቃ ምናልባት ተደናግጠው ይህን ነገር በቃ ፍርዳችንን ወደ ቤተሰቦቻችንና በሰራነው ስራ ተጸጽተን ለፈጣሪያችን እንኳን ንስሐ ገብተን ወደ ፈጣሪ ተመልሰን በሃይማኖታችን ሆነን ብንሞት እናንተ ጥረት የምታደርጉ አሁን ያለ ነው ነው እንግዲህ የተሰዉት ነፍሳቸውን በአጸደ ገነት ያድርግ ፈጣሪ ሂደዋና ይመለሱ። እኛ ግን እንደነሱ ቀርበናል። እንግዲህ ፈጣሪ የወሰነው ካለ አይቀርም፣ ግን እናንተ ባላችሁት አቅም አሁን ድረሱ ብን እያለ ነው ምናስተራል።
2: ከትናንት በስቲያ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ በሳውዲ አረቢያ በሞት ፍርድ ስር የሚገኙ ኢትዮጵያውያን ምህረት እንዲደረግላቸው መጠየቃቸው ይታወሳል። ፓትርያርኩ የኢትዮጵያ መንግስት ከሳውዲ አረቢያ ባለስልጣናት ጋር ያካሄደው ያለው ዲፕሎማሲያዊ ንግግር ተጠናክሮ እንዲቀጥልና ለዜጎች ህይወት ልዩ ትኩረት እንዲሰጥ ጠይቀዋል። በቤንሻንጉል ጉሙዝ ክልል ከትናንት በስቲያ ወደ ግልገል በለስ ከተማ የተጓዙ በነበሩ የህዝብ ማመላለሻ አውቶቡሶችና ሌላ ተሽከርካሪ ላይ በተፈጸመ ጥቃት ቢያንስ 32 ሰዎች መገደላቸውንና በርካቶች መቁሰላቸውን የሟች ቤተሰቦችና እማኞች ተናገሩ። ከአሶሳ ከተማ የተነሱት የህዝብ ማመላለሻዎቹ አይሲድ ወይም አፍሪካ እርሻ ልማት ተብሎ በሚጠራ አካባቢ ሲደርሱ ጥቃቱ እንደተፈጸመባቸው እማኞቹ ገልጸዋል። አንድ ስማቸው እንዲጠቀስ ያልፈለጉ የአካባቢው ኗሪ ስለ ክስተቱ ይህንን ብለዋል።
3: ዳንጉር ወረዳና ጉባ ወረዳ ላይ ድንበር ላይ ነው ተከሰተው ችግሩ። ከአሶሳ መስመር የሚመጣው ነው ወደ ግልገል እየመጣ ነው። እዛ ላይ ወደ 3 መኪና አራተኛ እንዴት የመብራት ኃይል መኪና ትወጣለች ያለውን እዛ ላይ በቃ ህዝቡን አስወርደው ሞባይሉንም ብሩንም ሲዘርፉ ከዛ ላይ ያለው አንዱ መኪና ኋላ ያለው መኪና መስመር አይቶ ዞራሉ። ስለዚህ እዛ ላይ በቃ ያንን መኪና እንዳለ በቃ እዛ ላይ ያወረዱበት በቃ በሙሉ እዛ ላይ መጡት በቃ በባርቢስ በምናምን መጡ።
2: የአይን ማኙ እንደሚሉት በጥቃቱ ከ35 በላይ ሰዎች የተገደሉ ሲሆን ከ50 በላይ ሰዎች ደግሞ ጉዳት ደርሶባቸዋል።
3: ወደ 35 ሰው ሞቷል። እዛው አንድ ላይ ነው የተቀበሩ። ወደ 57 ሰው ቁስለኛ ከባድና ቀላል ቁስለኛ ወደ 57 ሰው ተፈልጦ ላይ መከራከያ ደረሰ እንጂ ሁሉንም ይፈጁት ነበር። በቃ ሁሉንም ያልቁ ነበር። ጥቃት ይደርስ ነበር። ሁሉም መከራከያ በመድረሱ ብዙውን ታድጎታል።
2: በአካባቢው በተደጋጋሚ ጥቃቶች እንደሚፈጸሙ የገለጹ ኗሪም ከትናንት በስቲያ በተፈጸመው ጥቃት ቢያንስ 32 ሰዎች መገደላቸውንና በርካቶች ጉዳት እንደደረሰባቸው ተናግረዋል። ኗሪው ከጥቃቱ ያመለጡ እንዳሉም ጠቅሰው የጥቃቱ ዓላማ ግን ምን እንደሆነ አይታወቅም ብለዋል። ዓላማ ያለው ሴቶችና ሕፃናትን ሰላማዊ ሰዎችን አይገድልም ሲሉም ድርጊቱን አውግዘዋል። በጥቃቱ የታላቅ ወንድማቸው ባለቤት ከነልጇ መገደሏን የገለጹ ስማቸው እንዲጠቀስ ያልፈለጉ አንድ የተጎጂ ቤተሰብ በበኩላቸው ሰላማዊ መንገደኞቹ በአሰቃቂ ሁኔታ በመገደላቸው ለመቅበር እንኳን አለመቻላቸውን ተናግረዋል። የርሳቸው የቤተሰብ አባል ከነልጇ የተገደለችው የታመሙ እናቷን ለመጠየቅ ወደ ግልገል በለስ እየተጓዘች በነበረበት ወቅት ነው ብለዋል።
4: ካተሳ ማክሲመቱ አድረው ከማክስ ተነሱ ወደ ግልገል እየመጡ ያለው ስድስት አካባቢ ላይ እንግዲህ ከጫካ ላይ የነበሩ ጉምዞ ሴቶች ተነሱ። የወንድሜ ባለቤትና ልጅ ህፃን ልጅ የአራት አመት ልጅ ከዛው ያለው ጋር ማለት ነው። ህፃኑ ልጅ ቤተክርስቲያን በአጋጣሚ አይሲድ የሚባል ቤተክርስቲያን ላይ ሂዶ ሊቀበር ችሏል። እሷ አገዳደሏ እዛ የወንድስበት ሁኔታ ስለተቃጠለ እዛው ነው ሬሳ ይቀረ መኪናው ጋር ማለት ነው። መኪናው ስለተቃጠለ እና እኛም ያለንበት አካባቢ እኔ አሁን ያለሁበት አካባቢና እነሱ የሞተበት አካባቢ ዲስታንስ አለ። ታላቅ ወንድሜ አሶሳ የሚኖር አለና እሱ ነው ይህን መረጃ ራሱ ሂዶ አጣርቶ አሁን ቤተሰብ አደላይናለን። እነሱ ጋር የሞታ እንግዲህ ከኛ አካባቢ ላይ እንግዲህ ብዙ ሰው አለ። አሁን ቁስለኛም አለ ነው የሚባለው። ዛሬ ደንበን አካባቢ ላይ አንድ ልጅ ሞታል ብሎ ዛሬ ራሱ በኛ አካባቢ ላይ ቀብር ምናምን ሂደዋል። እዛ ተቀብረው በስተዛዘ ነው። እዛው ነገር ሬሳው እዛ ነው የመጣ ነገርም የለም።
2: የአካባቢው የፓርላማ ተወካይ የሆኑት ዶክተር መብራቱም ጥቃቱ መድረሱን አረጋግጠው የታላቁ ህዳሴ ግድብ የሚገኝበት አካባቢው የስጋት ቀጠና ሆኖ መቀጠሉን ገልጸዋል።
5: በጥቃቱም እንግዲህ ብዙ ንጹሃን ዜጎች የተጎዱበት ሁኔታ አለ። ተሽከርካሪዎች የተቃጠሉበት ሁኔታ ነው ያለው። ያው የአካባቢ በጣም የስጋት ቀጠና ነው። እኔም ከአንድ ቀን ቀደም ብዬ ነበር በዛ መንገድ ከመተከል ወደ አሶሳ የመጣሁት። እኛም በመከላከያ ታጅበን በስጋት ነበር ያለፍነው ያን አካባቢ። እነሱ ሁለተኛ ቀን ላይ ያ ጥቃት ደረሰ ማለት ነው። የህዝብ ማመላለሻዎች ላይ ነው። ሁለት የህዝብ ማመላለሻ እና አንድ ጋቢና ተሽከርካሪ ላይ ነው ጥቃቱ የተፈጸመው እና እንግዲህ ያው በንብረትም ላይ በሰው ህይወትም ላይ ከፍተኛ ጉዳት ደርሷል ማለት ነው።
2: የደረሰው የጉዳት መጠን ታውቋል? በሰው ህይወትም ላይ እንዲሁም በንብረት ላይ
5: ያው ኤግዛክትሊ ማወቅ አልችልም። ከ30 በላይ እንደሞቱ፣ ከ50 በላይ እንደቆሰሉ፣ የጠፉም እንዳሉ የታገቱ የሚል መረጃዎች ናቸው ያሉት።
2: በጥቃቱ ጉዳት የደረሰባቸው መንገደኞች በአካባቢው በሚገኙ የጤና ተቋማት ሕክምና እየተደረገላቸው መሆኑን ተገልጿል። ትናንት ቢቢሲ ያነጋገራቸው የፓዌ ሆስፒታል ስራ አስኪያጅ አቶ ነመራ ኢቲቻ በጥቃቱ ጉዳት የደረሰባቸው ግለሰቦች ወደ ሆስፒታላቸው ገብተው እንደነበር ተናግረዋል።
6: እኛ ጋር ኖርማሊ የመጡ ሁለት ኬዞች ናቸው ባለኝ መረጃ ማለት ነው። ሁለት ኬዞች ናቸው። እነሱም ድንገተኛ ክፍል ላይ መጡ። ያው ማይነር የሆነ ጉዳት ነበር የደረሰባቸው። ከዛ ሁለቱ ኬዞች ታክመው ወደ ቤታቸው ተመልሷል የሚል መረጃ ነው ያለ።
2: በምንድን ነው ጉዳት የደረሰባቸው?
6: ኦልሬዲ በጥይት ነው ወርቅ የመጡ። እዛኔ በነበረው አደጋ ቆስ ላይ መጡ ናቸው። ግን የጉዳት መጠኑ ብዙም ከፍተኛ አልነበረም ነው የሚሉ ነተኞች። ስለዚህ ኢመርጀንሲ ላይ ያው ጉዳት አርዘን ወደ ቤታቸው መለስ ነው የሚሉ።
2: ለጥቃቱ እስካሁን ኃላፊነቱን የወሰደ አካል የለም። ቢቢሲ ያነጋገራቸው የፓርላማ ተወካይ የሟች ቤተሰብና ነዋሪዎች ለጥቃቱ በክልሉ የሚንቀሳቀሱ የጉሙዝ ታጣቂዎችን ተጠያቂ አድርገዋል።
7: ራሳቸውን እንግዲህ የጉሙዝ አንድነት ኃይል ብሎ ያደራጁ ኃይሎች አሉ። የሰላም ተመላሽ ነበሩ። አሁን የራሳቸውን ጦር አደራጅተው ወደ ሱዳንም ገባ ወጣ የሚሉ ግልገል በለስ ከተማም እኮ በቅርቡ አታክ አድርገዋል። እነዚህ ቡድኖች የዞኑ ዋና ከተማ ማረሚያ ቤቱን ለመስበር ባደረጉት ጥረት የተጎዱ ወገኖችም ነበሩ እና እነዛ ወገኖች ይመስሉኛል እኔ ገስ ሳረግ።
2: ምክንያቱስ ምንድን ነው?
7: ያው ምርጫውንም ለማስተጓጎል አንድ ከማሰብ አንጻር ይመስለኛል። ሁለተኛ ባለው ሁኔታም ዲስኮንተንት መሰማቱ ይመስለኛል። ከውጭ ኃይሎችም ተልከው ወስደው ይሆናል የሚል እምነት ነው በእኔ በኩል ያለው። ታላቁ ህዳሴ ግድብ ያለበት አካባቢ ነው። እኔም በፓርላማ በተደጋጋሚ ይሄ ጸጥታ ችግር ትኩረት ተሰጥቶት እንዲፈታ ለጠቅላይ ሚኒስትሩም ጭምር ጥያቄ ያቀረቡበት ጉዳይ ነው እና ስቲል ቀጥሏል ማለት ነው።
4: ያው በጉምዝ ሽፍቶች ነው ከላይ ባሉት መስራች ታጥቆ ባለፈውም እዚህ ግልገል ላይ እኛ ለቀባት ተኩስ እዚህ መጠው ተኩሰውብን በስም ማረሚያ ቤት ላይ መጠው ተኩሰው በስት በቀራ ነው ያመለሱ ራሳቸው ናቸው። አሁን እሱ ሽፍቶች ናቸው፣ የጉምዝ ሽፍቶች ናቸው። ጓደኛ ጸሐይ አለ ነው የሚባል አለ። እሱም አጋጣሚ ሆኖ በመስኮት ወጥቶ አምልጦ ሩጦ ቢተኩሱበት አምልጦ ማን ማን እንደሆነ እንግዲህ እዛን ሰዓት ላይ አይቷል። እሱ ጫካ ውስጥ ላይ ተኝቶ ህይወቱን አድነው ካሜራው ራሱ አስነስቻለሁ ብሎኛል በስልክ። እሱ ራሱ በአካል አይቷል። እንግዲህ የጉም ሽፍታ ስለመሆናቸው ማረጋገጫ ነው።
8: ኮሪያው ዚታ ይባላል። የሽፍታው መሪ ማለት ነው። ጉም ታጣቂዎች ናቸው። ምንም ምክንያት የለውም። መዝረፍና መግደል ነው አላማቸው። ይሄ ነው በቃ።
2: ቢቢሲ ከአካባቢው ባለስልጣናት ዝርዝር መረጃ ለማግኘት ያደረገው ያላሰለሰ ጥረት አልተሳካም። ከ2011 ዓ ም አንስቶ ተከታታይ ጥቃቶችን ካስተናገደ በኋላ አንጻራዊ ሰላም ሰፍኖበት የነበረው በክልሉ የሚገኘው መተከል ዞን ካለፈው ዓመት አንስቶ ግን በኦሮሞ ነጻነት ሰራዊትና በጉሙዝ ታጣቂዎች በሚፈጸሙ ጥቃቶች እየተፈተነ ነው። አድማጮች አሁን ደግሞ የመሸጋገሪያ ዜናዎችን ላሰማችሁ። ለዓለም ዋንጫ ትኬት የገዙ ጎብኚዎች ለአሜሪካ ቪዛ $15,000 ማስያዝ እንደማይጠበቅባቸው የትራምፕ አስተዳደር ገለጸ። ለቪዛ ገንዘብ ማስያዝ ከማይጠበቅባቸው 50 ሀገራት መካከል ኢራንና ሄይቲ አልተካተቱም። የናይጄሪያ የቀድሞ ሚኒስትር ባልተለመደ ሁኔታ በሙስና ክስ 75 ዓመት ተፈረደባቸው። ሳላህ ማማን ፍርዱ የተላለፈባቸው በቀረበባቸው $24.7 million ህገወጥ የገንዘብ ዝውውር ክስ ጥፋተኛ ተብለው ነው። ኔታንያሁ ከኢራን ጋር ጦርነት ውስጥ በነበረበት ወቅት ዩኤኢን በድብቅ መጎብኘታቸውን ተናገሩ። የኤምሬትስ የውጭ ጉዳይ ሚኒስቴር ግን እውነትን መሰረት ያላደረገ ሲል ኔታንያሁ አደረኩት ያሉትን ጉብኝት አስተባብሏል። ዜናዎቹ እነዚህ ናቸው። በኢራን ጉዳይ ላይ የሚነጋገረው ኢትዮጵያ የምትሳተፍበት የብሪክስ ስብሰባ ዛሬ በህንድ ተጀምሯል። ዝርዝር አለን።
9: በኢራን የሚካሄደው ጦርነት ዋነኛ አጀንዳ ይሆንበታል በተባለው የብሪክስ አባል አገራት ስብሰባ ላይ የኢትዮጵያው የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ተሳታፊ እንደሆኑ ተገልጿል። በባህረ ሰላጤ የሚካሄደው ጦርነት ከጀመረ በኋላ የመጀመሪያው የሆነው ኢራን አባል የሆነችበት የብሪክስ አገራት የውጭ ጉዳይ ሚኒስትሮች ስብሰባ ህንድ ኒው ዴልሂ ውስጥ ዛሬ ሐሙስ መካሄድ ጀምሯል። የውጭ ጉዳይ ሚኒስትር በማህበራዊ ድረገጽ ባወጣው መግለጫ ዶክተር ጌዲዮን ሁሉንም አገራት ተጠቃሚ የሚያደርጋል ማቀፍ ፍርአት ለመገንባት ትብብር እንደሚያስፈልግ መናገራቸውን ጠቅሷል። አሁን ያለው ዓለም አቀፍ ቀውስ በአፋጣኝ መፍትሄ ካላገኘ አስከፊ መጣኔ ሀብታዊና ማህበራዊ ቀውስ እንደሚያስከትል ዶክተር ጌዲዮን መናገራቸውም ተመልክቷል። ሰላም ደህንነት እንዲሁም ፍትሃዊና ቋሚ ዓለም አቀፍ ስርዓት ለመዘርጋት ብሪክስ ሚና መጫወት አለበትም ብለዋል። ዶክተር ጌዲዮን በአሜሪካና በእስራኤል ጦርነት የተከፈተባት ኢራን አባል የሆነችበት የብሪክስ ስብሰባን ከሁለት አመት በፊት የተቀላቀለችው ኢትዮጵያ በውጭ ጉዳይ ሚኒስትሯ ተወክላ ነው ስብሰባውን የምትካፈለው። ጦርነት ውስጥ የምትገኘው ኢራን በስብሰባው ላይ እንዲገኙ የውጭ ጉዳይ ሚኒስትሯን አባስ አራግቺን ወደ ህንድ ልካቸዋለች። አራግቺ ከስብሰባው ጎን ለጎን ከብሪክስ አባል አገራት አቻዎቻቸው ጋር ውይይት እንደሚያደርጉም ተገልጿል። በዚህ የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ላይ አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ዋነኛ የውይይት አጀንዳ ይሆናልም ተብሏል። በህንድ ኒው ዴልሂ ዛሬ የተጀመረው የብሪክስ ቡድን አባል አገራት የውጭ ጉዳይ ሚኒስትሮች ጉባኤ እስከ ነገ አርብ ድረስ የሚቀጥል ይሆናል። ይበንዲ እንዳለ ኢራንና ኤምሬቶች በብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ላይ ተወዛግበዋል። ውዝግቡ የተነሳው ኤምሬትስ የእስራኤል ጠቅላይ ሚኒስትር ቤንጃሚን ነታንያሁ በኢራን ጦርነት ወቅት ወደ አገሪቱ መጓዛቸውን በመግለጽ ያወጡትን መግለጫ ባስተባበለች ማግስት ነው። ኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከዚያ በኋላ በብሪክስ ስብሰባ ተገኝተው ባደረጉት ንግግር መከፋፈልን ለመዝራት ከእስራኤል ጋር የተጣመሩ አካላት ተጠያቂ ሆናሉ ማለታቸውን የሮይተርስ ዘገባ ያመለክታል። አራግጂ በብሪክስ መግለጫ ላይ ኤምሬቶች ስም ያልጠቀስኩት ለአንድነት ስል ነው፣ እውነታው ግን የተባበሩት አረብ ኤምሬቶች አገሬ ላይ በተፈጸመው ጥቃት ቀጥተኛ ተሳትፎ ነበራቸው፣ ጥቃቶቹ ሲጀመሩ የውግዘት መግለጫ እንኳ አላወጡም ሲሉ መክሰሳቸውን ሮይተርስን የጠቀሰው የኢራን መገናኛ ብዙሃን ዘግቧል። ዘገባዎች እንደሚያመለክቱት የኢራኑ የውጭ ጉዳይ ሚኒስትር አራግቺ አረብ ኤምሬትስ ለኢራን ደህንነት ስጋት ናት፣ ኢራንን በተመለከተ የምትከተለው ፖሊሲም በድጋሚ እንድታጤን እንጠይቃለን ብለዋል።
10: አድማጮቻችን የዛሬውን በዚህ ሆነው የምናጠናቀቀው፣ ነገ በሌሎች ዘገባዎች እንገናኛለን። እስከዚያው ያላችሁበት መልካም ምሽት መልካም ጊዜ ይሁንላችሁ።

0: سلامتنا بصحكم زخبركم سمعتنا مدلاو على تحمس راديو بي بي سي انه جميرو بريزيدنت نتغراي ابي زكا تعلو زلوان منغست فيدرال نمنتاي صوتا مريصوم
1: فرم منغست ازوان وعبو متشامنست ياديو ناي معالتتات ناي سمونات جيزي زبزلوت مرات اسكازي كتبار بيوميو انا زردو
0: عودت دونالد ترامب اب تشاينا
2: عبي مرحيخة نقول لسيب زبلونة قريب عبي مرحيخة عركخة مخان كبريو بتعمي يقني اللي
0: مؤسال أفزة سعبون زكالة خلون مقبتات أي نوت يوم حد صرت الزيناتات الزعلة ونا اللونا لاينس قاب نزمة دبك مرحوئي سناي مكتتال هوحات نبار بيت مخريب مملاس أبوان بارت ودب دبرتيون قبر ميكايل بريزيدنت منغست تغرايك خوون وسينو سلطانة بزجبت اللو بريزيدنت اتنس ممع بريتوريا سعيبو ستت عايشة قزيو من محدار زخونة جنرال تدسة وردة محاورو كم زفرسة بوقعي اي اوجن زي كونتات اب تغراي كلتا بريزيدنتات كم زلو مسليكا بمفتقار بالزللة بوليتيكاوي وطري دري خلوم انتخونة اب زحلف ورحي نقزة سلطان جنرال تدسة بحد عمت الزنا وحا منغست فيدرال أبزو قداي سقطة مريض الله نمنتاي نهلو كنتات بوليتيكا تغراي بغربان زكتات البروفيسر جيتات شواسفة الزرار ابن لنا منغست فيدرال غزي سلطان بريزيدنت تدس ورده ابي زحلفه ورحي اناويحو امو مزي تفطيرو زلو كنتات مس هوحات زدرادر وي سغومتي زوسد داي مسلكا
1: سغومتي فامزي قدنه زفات سامن اي سنتت بنات وني يخلي ايو وني لا زوستو مدردار ديم فيدرال منغست زمرصو اي مسلنن هزون عيك علن اندحرينا تايد اي خغبر فيلنا መድረዳሪው ኸአቲ ምናልባት ፕሬዚዳንት ደብረጽዮን ኮኔ ሁሉ ምክርቤት ግን ማለስ ክብለት ለልዩ ኻሎት አማራጣቶም ክሬተሊ ግን ዚያ አይኻለ ነፍሳት ቢን ድህር ተደፊው ማለት ነው ተዘይ ኾይዶ አፍቶም ዋና ዝባሃሉ ምናልባት ፖለቲካው ይሆኑ ወታደራዊ መራህቲ ድህርጂ ናይ ምምላስ ፌደራል መንግስት ዘይ ተበሎ መላልሳ ምምላስ ዘለው አዋቶም ሽጉም ጽፎት ሽግዩ ኢነ ዲሰምበር እዚ ታውም ሳሜርካ ወንድ ጉዳይ ዘላ ዝዝረር ስፌራ መንግስቲ አፍጣጣና በፍላይ ምስኤፍ ሳም ሱዳን ተተሐይዙ ዘሎ አብ ትግራይ ውን ስጉምት ኸይወስዱ ፍናግሩም ቢዮም ወይስ ናይ ውስጥ ጉዳይ ኩሚዩ ከምድላ ይኹን ኩሉ ወም ዝብል ውን አው ወን ዝድረፍ ይመስላል ምክንያቱም ቅድሚ 6 ዓመት ዝነበረ ኩሪና ብዙሕ ኣብ ኣድንስ ብዙሕ ደገፍ ነይርዎ ተገበረ እዩ ሕዚ ግን ከም ዓይነት ደገፍ ኣይብልዎን ኩሪናት ንምግባር ስለዚ እቲ ዝውሰብ ስጉምቲ እውን ተሃልዩ ዝተወሰነ ይኹን ዝኽእል ብተፈጥሮ ለዛምን
0: ህወሓት ሕዚ سلطان منغستنت كم استوصاصرو كاب مغلاص بالزلله منغستاوي عمام كم جمر يوم زر يزلو كاب حزز وسد وسقمت انت اي كخون مس منغست فيدرال كدرادر دي خلو ويس كم تزلو ويوم كقصلو
1: حوحات تحوي نغرم زلو خبل اللون فيدرال منغستي يوم كسرحو اسكاب زون زر يوزلو منكتات سيو مخنياسو نعاصم نجواصم لسرحو لو ونز مثلني تبوتام صحازو كم دنايم سواغرو بزيمن ካሊ ጸገም ምስ ፌደራል መንግስት ተደራጅም በጀት ሲሆን ካሊ ነገራት ሙሉ ክምለሰለም የምትረል ግን እሱ ድዮም ክራሁ እሱ ታረፊቦም ንት ፌደራል መንግስት ታይ ማለት እዩ ምስ ካልኦት ክልላት ዘለዎ ርክብ ስካበዚ ምስተዛረቦ ከመይ ክርዮ ያው ካብቆት ፅሮም ወፃ እዩ ሱ
0: ኣብዚህ ሞት ጀነራል ታደሰ ወረደ እቲ ዝመርሖ ግዜያዊ ምምሕዳር መሓውሩ ከምዝፈረሰ ወይ ድማ ከምዘይፈረሰ ብወግዕያይ ኣወጀን ዝኾነ ነገር ዘይምባሉ ብኸመይ ኢኻ ትርዮ ንስኻ
1: ናቱ እውን ናይ ፕሬዚደንት ታደሰ ኣካይዳ ይኹን ኣሰላለፋ ከምዝፍለጥ ብጣዕሚ ኣፀጋሚ እዩ ንምትንታም ግን ክልተ ነገራት ይመስለኒ ሓድዮ ምስ ቅድም ዝበልናዮ ናይ ፌደራል ዝተተሓዘ ምክንያቱ ከምዝበልትዮ ፌደራል መንግስቲ ስልጣኑ ኣናዊሑሉ ናቱ ምምሕዳር ክቅፅል ገይሩ ክልተ ወርሑ እውን ኣይኮኖን ምስቲ ዝዎ ዝነበረ መልእኽትታት ምስቲ ዘውፅኦ መልዮ መልእኽትታት ከነራኽቦ ከለና ምናልባት ብፌደራል መንግስቲ ንወስዶ ስቡንቲ እንታሃልዩ ግን ዕገስ ንደሊና ያው እቲ መረፃ ክካየደ ኣሎ ድሕሪ እዩ ዝብል ርዲት ኣብኡ እውን ዝሓደረ ይመስለኒ ንምንታይ ምዝብል ዘለኹ ብመግለፂ ብምፍርራሕ ዝገድፍዎ ዓይነት መንገዲ ተኸቲሉ ነይሩ ማለት ብመግለፂ ክከሎ ሓላፍነት ሳቶም እዩ ዝወስዱ ሎመዓልቲ ተኣዊጆ ኣሎ እቲ ፀገማ ተፈጠረሉ መዓልቲ ኢሉ ነይሩ ድሕሪ መዓልትታት እቲ ናይ ፌስቡክ ገፅ እውን እሳቶም ይፅሕፉሉ ኣለው እሳቶም መግለፂ ይውሉ ኣለዎ ማለት እዩ
0: ስለዚ ሱቅ
1: ኢሉ ዝገደፎ ምስቲ ናይ ፌደራል መንግስቲ ፅበሎ ኢለ ኣምን ሓደ መንገዲ እዩ እቲ ካልኣይ መንገዲ ድማ ብዙሓት ዋለንዋልተሓዊድና ዝተወሰኑ ሰባት ዝሓስዎ ቀደም እውን ካብ ስልጣን እንድሕር ክኢሉ ዝኣክል ክፀንሕ ብናሳቶም ፈቃድ ናሳቶም ድሌት እናፈፀመ ናይ ሕወሓት ማለት እዩ እዩ ነይሩ እዚ ሳቶም ኣብ ዘደለየሉ እዋን ድማ ሪያሊቲ ትግራይ ዘሎ ሪያሊቲ ተቐቢሉ ገዲፍዎ እንዲያም ንኣቶም ኣመቻችሎም ዝብሉ እውን ኣለው ኣይነን የን ትክክለኛ ድሕርቲ መረፂ ዓይና ክንሪኦ ማለት እዩ ናቱ ቅዋም እውን ናበይ ከምዝኸድ እውን ማለት እዩ
0: ፕሮፌሰር ጌታቸው ኣሰፋ ክብረት ሃበለይ
1: የቀኒለይ ኣነ እውን ሰብ ዕድልላዮ
0: ኣብ ምፍራስ ስምምዕ ፕሪቶርያ ንሕድሕዶም ክካሰሱ ዝፀንሑ ህወሓትን መንግስቲ ፌደራልን ነዚ ክስተት ስዒቡ እቲ ንደማዊ ኩናት ትግራይ ዝገተአ ስምምዕ ፕሪቶርያ ኣብ ሓደጋ ኣትዩ ይርከብ ከም ሳዕበኑ ድማ ኣብ ትግራይ ዳግም ኩናት ከይውላዕ ስግኣት ተፈጢሩ ይርከብ ፕረዚደንት ኣሜሪካ ዶናልድ ትራምፕ ኣብ ቻይና ዑደት እናካየደ ይርከብ ኣብ ማእኸላይ ምብራቅ ዝካየድ ዘሎ ኩናት ስዒቡ ትራምፕ ንቻይና ዝተሓተ ቀዳምነት ክህብ እዩ ጸኒሑ ዓወት ገብረ እግዚኣብሔር
3: ፕሬዚደንት ኣሜሪካ ዶናልድ ትራምፕ ምስ መራሒ ቻይና ሺ ጂንፒንግ ኣብ ቤጂንግ ተራኺቦም ኣለው እዚ ዑደት እዚ ኣብ ዝቕፅሉ ዓመታት ንመጻኢ ምትሕብባር ወይ ግጭት መሰረት ክኸውን ከም ዝኽእል ክግለጽ ጸኒሑ እዩ እንተኾነ ክልቲኦም መራሕቲ ኣብ መጻኢ ርክብ ክልቴን ሃገራት ዘለዎም እወታዊ ተስፋ ኣንጸባሪቆም ኣለው
4: ኣብ መንጎ ህዝቢ ኣሜሪካን ቻይናን ዘሎ ርክብ ምስ ምምስራት ኣሜሪካ ዝጅምር እዩ ስሕሪ ክልተ ዘመንን ፈረቓን እቲ ቀዳማይ ምትእስስ ሳር ናብ ሓደ ካብቲ ኣብ ታሪክ ዓለም ኣዝዩ ሳዕብን ዘለዎ ዝምድናታት ክብ ኢሉ ኣሎ
3: መራሒ ቻይና ሺ ጂንፒንግ ብወገኑ ምስ ፕሬዚደንት ትራምፕ ብምርኻቡ ሕጉስ ከም ዝኾነ ገሊጹ
5: ኣብ ቤጂንግ ምሳኻ ምርኻብና ኣዝዩ ዝሕጉስ እዩ እዚ ድሕሪ 9 ዓመት ዳግማይ ናብ ቻይና ዝገበርካዮ ምብፃሕ ኮይኑ ሕዚ ኣኼባና ኣቓልቦ ዓለም ይስሕበ ኣሎ ክበሃል ይከኣል ኣብዚ እዋን እዚ ኣብ ሓደ ክፍለ ዘበን ዘይተረኣየ ለውጢ ይቀላጠፈ ኣሎ ዓለም ኣብ ሓድሽ መስቀላዊ መንገዲ ትርከብ ቻይናን ኣሜሪካን ነቲ መፃወድያ ሰጊረን ኣብ መንጎ ዓበይቲ ሓይልታት ንዝህሉ ዝምድና ሓድሽ ኣንፈት ክፈጥራ ይኽእላ ድየን ዓለማዊ ብድሆታት ንምፍታሕን ንዓለም ዝዓበየ ምርግጋእ ንምምፃእን ክንተሓባበር ንኽእል ዲና ፅቡቕ ሂወት ክልቲኡ ህዝብታትን መፃእ ሰብኣውነትን ክነሰጉም ብሓባር ድማ ንዝምድና ቻይናን ኣሜሪካን ብሩህ መፃኢ ክንፈጥር ንኽእል ዲና
3: ሺን በዓልቲ ቤቱ ፔንግ ሊዋንን ብ24 መስከረብ ናብ ዋይት ሃውስ ክበፅሑ ዝዓደመ ትራምፕ ወሲኹ ነዚ ስዕብ ኢሉ
4: ኣነ
6: ንስኻን ንነዊሕ ግዜ ንፋለጥ ኢና ዝኾነ ፕረዚደንትታት ሃገራትና ካብ ዝነበሮም ዝነውሐ ዝምድና ኣለና እዚ ድማ ንዓይ ክብሪ እዩ ፀገማት ኣብ ዝህልወሉ እዋን ድማ ፈትሕናዮም ኢና ብሓባር ፍሉይ መጻኢ ክህልወና እዩ ቻይና ኣኽብሮት ይግባኣ ዓብዪ መራሒ ኢኻ ንኹሉ ሰብ ዝብሎ ነገር እዩ ዓርክኻ ምዃን ክብሪ እዩ ከምኡውን ርክብ ቻይናን ኣሜሪካን ካብ ዝኾነ እዋን ንላዕሊ ዝሓሸ ክኸውን እዩ ብጣዕሚ የቐኒየለይ
4: And the USA is going to be better than ever before. Thank you very much.
3: ኣብ ማእከላይ ምብራቕ ምስ ኢራን ዝካየድ ዘሎ ውግእ ሕጂ ሳልሳይ ወርሑ ረጊጹ ኣሎ። ቻይና ዓውዓው ከይበለት ሰላም ክተውርድ ትፍትን እያ ዘላ። ንኹሉ እቲ ክልቲኦም ወገናት ክሽፍንዎ ዘለዎም ፖሊሲ መሬት ዑደት ትራምፕ ኣኼባታትን ፍጻመታትን ድማ ንሓሙስ ዓርብን ተዳልዩ ኣሎ።
0: ሕዚ ድማ ሓፀርቲ ዜናታት ክነግረኩም። ኣብዚ እዋን እዚ ትግራይ ኣብ ሃገራዊ መረፃ ኢትዮጵያ ክትሳተፍ ከም ዘይትኽእል ኣብታ ክልል ስልጣን ከም ዝሓዘ ዝኣወጀ ደብረ ፅዮን ገብረ ሚካኤል ኣፍሊጡ። ሎሚ ኣብ ከተማ መቐለ ዝሃቦ መግለፂ ልዕሊ 45 ሚእታዊት ከባብታት ትግራይ ኣብ ትሕቲ ወራር ከም ዘሎ ብምግላፅ ዝተቆረሰት ትግራይ እያ ዘላ ክብል ተዛሪቡ። ብሚልዮናት ዝቁፀር ህዝብና ኣብ ቦትኡ የለን ወይ ተሰዲዱ እዩ ወይ ተመዛቢሉ እዩ ዝበለ እቲ ኣቦ ወንበር ህወሓት እዚ ጥራሕ እውን ኣይኮነን። ሕዚ እውን ኣብ ናይ ህልውና ሓደጋ እዩ ዘሎ። መረፃ ክነጥፈአኩም ኢና እናተባህለ ኣይካየድን። እቲ ሓደጋ ንቐደም ክእል ኣለዎ። ምርግጋእ ሰላም የድሊ እዩ ኢሉ ካብ ውሽጢ እቲ ባዕሉ ዝመርሖ ገዛኢ ውድብ ዕዮ ተቃውሞ ገጢምዎ ዘሎ ቀዳማይ ሚኒስትር ብሪጣንያ ኬር ስታርመር ካብ ስልጣኑ ክወርድ ዝግበር ዘሎ ምንቅስቓስ ሎሚ ናብ ጠርዞ በፂሑ ኣሎ። ክወዳደሮ ሃቐን ኣለዎ ክበሃል ዝቐኒ ላዕለዋይ ሚኒስትር ክፍሊ ጥዕናን ማሕበራዊ ክንክንን ወይስ ስትሪንግ يقرتها ويس ستريتينغ أفتي قدم الميستر زنبرو متأمان كم زقود له بمقلاس كاب مزنتو كم زوارد أفليت اللوم منستر نيجيريا نبر ببلشو ناب زتححاز سبعان حموشن عمت ما أسرت تفريدو. منستر صعات زنبرو صالح مامان أستات عسران حموشن مليون دالار بزي حقاو أقواب أسقاقيرو تواهيليو قبنن ياخوينو اتي كاب كلتشحن عسرت حموشن كساب كلتشحن عسران حدن أبي سلطان زنبرن أبي كمزلو زي فلت انودي سسان شو منتن عمت أبي مقاوا يا بيت فرد أب زي ترخبليو اتفرد توسين لزلو بزي كازي عسرتش دشت مليون دالار كخف في الوينتا بين اللوم. كنت أمين كلنا إن بلعوم مقبتات كابل سقاب حاليفو بزوح أوان تاون ألو تاون السعبينات كلوم كمزغل ردئيو حدا كابزيوم قسل آفيو نموحانو مقصال آف زي سعبون زكالا خلون مقبتات أينوتيوم عود كابريك زيابير
3: ናይ ብሕቲ ሓፈሻዊ ሓኪምን ኣብ ኣባይ ብሪጣንያ ፉልሃም ሓባራዊት መስራቲት ኮይን ሜዲካልን ዝኾነት ዶክተር ሉሲ ሁፐር ቁስሊ ኣፍ ኣዝዩ ልሙድ ምዃኑ ትዛረብ። ከባቢ ሓደ ካብ 4 ሰባት ኣብ ሓደ እዋን ምቁሳል ኣፍ ከጋጥሞም ተኽእሎ ኣሎ። እዞም ብቅርፂ ክቢ ወይ ሞላሊት ዝኾኑ ቁስልታት መብዛሕትኡ ግዜ ብቐሊል ነገር ክፍጠሩ ይኽእሉ። ንኣብነት ከም ብጌጋ ውሽጣዊ ኣካል ኣፍና ብምንካስ ክመፁ ይኽእሉ። ሰረት ለውጢ ሆርሞናትን ረክሲ ቫይረስን እውን ኣብዚ ተራ ክትፃወቱ ተኽእሉ ኣሎ። ከም ኢቦፕሮፊን ምስ ዝኣመሰሉ ገለ መዓልታዊ መድሓኒታት እውን ምትእስሳር ዘለዎም ኣቁሳል ከም ዘለዉ ዶክተር ሁፐር ትዛረብ። ንኣብነት ኬሞቴራፒ ዝወስዱ ተሓከምቲ ዝያዳ ተቓላዕቲ ክኾኑ ተኽእሉ ኣሎ። ኣልኮላዊ መስተ ዝተመቐሩ መስተታትን ከም ለሚንን ኣራንሽን ዝኣመሰሉ ፍረታትን ቀንዲ ጠንቂይ ምግዳድ ምቁሳል ኣፍዮም። ካብዚ ብተወሳኺ ግን ዘይነስተብለሎም ጠንቅታት እውን ኣለዉ። ስትሮቤሪን ኮሚደረን ምስ ኣሲድ ምትእስሳር የብሎምን። ግን ከዓ ክልቲኦም ቁስሊ ኣፍ ከበግሱ ተኽእሎ ከም ዘሎ እታ ዶክተር ትሕብር። ካብ ጨው ዝበዝሖምን ቀመማዊን መግብታት እውን እንተተቆጠብና ይምረፅ። ድሮ ቁስሊ እንተሃልዩና ድማ ዝኾነ ተሪር ደረቕ ወይ በሊሕ ጫፍ ዘለዎ መግብታት ክነወግድ ትምዕድ። ሓደ መፅናዕቲ እቶም ብተኽሊ ዝሃብተመ ኣመጋግባ ዝበልዑ ተሳተፍቲ ትሑት ምድግጋም ቁስሊ ኣፍ ከም ዘጋጥሞም ይሕብር። ገለ ፕሮባዮቲክስ ድማ ቁስሊ ኣፍ ንምፍዋስን ቃንዛ ንምንካይን ክሕግዙ ይኽእሉ። ስነ ፅሬት እውን ኣገዳሲ እዩ። መብዛሕትኦም ቁስሊ ኣፍ ዋላ እኳ ንኣሽቱ እንተኾኑ ዓብ ፅልዋ ግን ክህልዎም ይኽእል እዩ። ኣብ መብዛሕትኡ ኣጋጣሚታት ፀረ ቃንዛ ብምውሳድ ክንሓልፎም ንኽእል። ካብ 1 ሴንቲሜትር ዝዓቢ ቁስሊ ንልዕሊ 2 ሰሙን እንተፀኒሑ ወይ ድማ ካልእ ምልክታት እንተስዒቡ ግን መርመራ ምግባር ዝበለፀ ከም ዝኾነ ዶክተር ሁፐር ትምዕድ።
0: ንሎም ዓልቲ ዝበልናዮ ምድላዋትና እዚኦም ነይሮም። ዝኸበርኩም ሰማዕትና ንዓና ሓሪኹም ስለትከታተሉና ርእቶኹም ስለትህቡና ኣዘየ መስግን። ላየን ፅጋብ ንዝመደብ መሪሕ እዮ። ኣዋሃዲ ዝመደብ ዓወት ገብረ እግዚኣብሔር እዩ። ክኢላ ቴክኒክ ድማ ደቪስ ማሳሩ። ፅባሕ ክንራኸብ ኢና። ሰላም ሰላም።